0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረናል።

0: ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አደራችሁ? እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሐሚሺ ዩድ በታሙዝ ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁን 25 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 18 ቀን 2018 ዓመተ ምህረት ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሚካኤል ኦልሽባንክ ሲሆን የስቱዲዮ ተረኛ አስተናጋጆች አይቾ ባየና ወርቀነሽ ሸቴነን። ያሉን ዝግጅቶች በቅርቢያ ዜና እናሰማና ከዛም ጋዜጦች በዛሬ ተማቸው ለምበበን ያቀርባችሁን ዋና ዋና አርዕስተ ጉዳዮችን መለከታለን። ወቅታዊ ዘገባም እናቀርባለን። ከአድማጮች ጋር ምስልኩ ይቲኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አሁን የጧቱ ዜና በአይቾ ባየ ተዘጋጅቶ ይቀርባል። አይቾ
1: ወርቀነሽ አመሰግናለሁ። አርዕስተ ዜና ጠቅላይ ሚኒስትር ቢናሚን ናታንያው ለሃይማኖተኞች ፓርቲዎች ቃል ገቡላቸው። ባዛ ሰርጽ አንድ የምህንድስና ሰራተኛ መሞቱ ተገለጸ። ትናንት በደቡብ ሊባኖስ አንድ ወታደር ቆሰለ። ምርጫ 2026 ግምታዊ ጥናቶች ምናልባት ዛሬ ምርጫ ቢካሄድ በሚል ጥናት ግምገማ ተካሄደ። ፕሬዝዳንት ትራምፕ ከኢራን ጋር ባደረግነው ታሪካዊ ስምምነት ኢራን የኒውክሌር ቦምብ ባለቤት አትሆንም የሚሉት ዋና ዋናዎቹ ናቸው። ዝርዝሩን እንሆ። ጠቅላይ ሚኒስትር ቢናሚን ናታንያው ለሃይማኖተኞች ፓርቲ ቃል ገቡላቸው። ጠቅላይ ሚኒስትሩ ለሃይማኖተኞች ፓርቲዎች የኦሪት ትምህርት ህግን በክነሴት ለማጽደቅ በሚቀጥለው ሳምንት በፍጥነት ህጉን እንዲያልፍ ለማድረግ እንደሚጥሩ ቃል ገብተውላቸዋል። ይህ ህግ ወደ ወታደር ቤት ሃይማኖተኛ ተማሪዎች ወደ ወታደር ቤት እንዳይገቡ ይከላከልላቸዋል ተብሏል። ሃይማኖተኞችም ለጠቅላይ ሚኒስትሩ ቃል የገቡትን እንዲፈጽሙ በአስፈላጊ በሆኑ በክነሴት ኮሚቴዎች ጉዳይ ላይ ጉዳዩ ቀርቦ እንዲዋዩበት እንደሚጠብቁ ማስተዋቋል። ይህም እስከሚሆን ድረስ ስካውንደስ በሚወስዱት እርምጃ በክነሴት በተለያዩ ድምጽ አሰጣጥ ላይ ሃይማኖተኛ ፓርቲዎች እንደማይሳተፉ ገልጸዋል። በአዛ አንድ የምንድስና ሰራተኛ መሞቱ ተገለጸ። የግለሰብ በአንድ መሰረት ህንጻ ለማፍረስ በሚደረገው ሂደት ላይ በነበረበት መኪና ውስጥ እንዳለ ህንጻ ተደርምሶ መሞቱ ተገልጿል። ህንጻው የተደረመሰበት ግለሰብ ራኢድ አቡ አልካን የተሰኘ ግለሰብ ሲሆን ክስተቱም ለቤተሰብ ተነግሯል። ጀባሊያ በተሰኘው መንደር ህንጻ ለማፍረስ የተሰማራ ሰራተኛ እንደሆነም ተጠቅሷል። ትናንት በደቡብ ሊባኖስ አንድ ወታደር መቁሰሉ ተገለጸ። ከደቡብ ሊባኖስ መከላከያ ሰራዊታችን በሚያደርጋቸው ዘመቻ በደረሰ አደጋ ወታደሩ ቆስሏል፣ ለቤተሰቡም ተነግሯል። ቁስሉም መካከለኛ ደረጃ ላይ ሲሆን ወደ ሆስፒታል ተወስዶ ሕክምና እየተካሄደለት ይገኛል። የወታደር ቤት ቃል አቀባያችን ካርሚላ ምናሴ ዘገባውን እንዳደረሰችን የክስተቱ ምክንያት እስካሁን ድረስ ፖሊስ መከላከያ እየመረመረ እንደሆን ሲገልጽ፣ ነገር ግን አንዳንድ የተሳሳቱ ዘገባዎች በወታደሩ ዙሪያ በመውጣት በቤተሰቡ ላይ ጉዳት እያደረሰ መሆኑን ጠቅሳለች። ግለሰቦችም በእንደዚህ አይነት ሐሰተኛ ዘገባዎችን ከማሰራጨትና ተቀብሎ ከማስተላለፍ እንድንቆጠብ፣ ለወታደሮቻችን ብሎም ለእኛም የሚጠቅመው ነገር የለም በማለት ጠቅሳለች። ምርጫ 2026 ግምታዊ ጥናቶች እየተካሄዱ ይገኛሉ። በትናንትናው ዕለት ካና 11 ቴሌቪዥን ጣቢያ ባደረገው ግምታዊ ጥናት ምርጫ ዛሬ ቢሆን ማንን ይመርጣሉ ተብሎ በተጠየቁ ግለሰቦች ላይ የሰጡት መልስ ያሻር ወይም የተሰኘው የካዲ አይዘንኮት የሚመራው አዲስ ፓርቲ ቅርታ 22 መቀመጫዎችን በማግኘት ከናፍታሊ ቤኔትና የአይር ላፒን የሃድ በተሰኘው ፓርቲን እየመሩ እንደሚገኝ ተገልጿል። ይህ መንግስትን ተቃራኝ በመንግስት ተቀናቃይ በሆኑ መራጮች የተሰጠ ግምታዊ ጥናት ነው። ናፍታሊ ቤኔትና የአይር ላፒን የሚመሩት የሃድ የተሰኘው ፓርቲ ወደ 16 መቀመጫ ዝቅ በማለት አግኝቷል። የሊኩድ ፓርቲ 4 መቀመጫን በማግኘት ባለፈው ሳምንት ከተቀበለው ከ23 በአንድ መቀመጫ ጨምሯል፣ እየተጠናከረ መጥቷል ሲሉም ተገልጿል። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ባደረጉት ታሪካዊ ስምምነት ኢራን የኒውክሌር ቦምብ ባለቤት አትሆንም ሲሉ ተናገሩ። ፕሬዚዳንቱ እንዳሉትም ለመጀመሪያ ጊዜ በ3000 ዓመታት ውስጥ በመካከለኛው ምስራቅ ሰላም ሰፍኗል ወርዷል ሲሉ ተናግሯል። ዓለማችንም የበለጠ ሰላም ሆኖ ሰላም አላት ሲሉም ተናግሯል። አሁንም በበለጠ ዓለማችን በአስተማማኝ የሰላም ፋይናንስ ትገኛለች። በቅርቡ የነዳጅ ዋጋ ይወርዳል። ዋጋውም ከኢራን ጋር ኒውክሌር ቦምብ ከመውሰዳችን በፊት ወደ ነበረው ዋጋ ዝቅ ይላል ሲሉ ተናግረዋል። ትራምፕ ንግግራቸውን በመቀጠል ኢራንን በሆርሙዝ መተላለፊያ የባህር ወሽመጥ ላይ ቀረጥ አስከፍላለሁ ምትል ከሆነ እንደማይስማሙን ለዚህም እንደማይሆን አላደርጎም ሲሉም ተናግረዋል። ይበዚህ እንዳለ የአሜሪካ መንግስት ለቱርክ ሞተሮችን ለመሸጥ መስማማቱ ይፋ ሆኗል። በዚህ ውል ስምምነትም ኮንግረሱ እንደማይስማማ ገልጿል። የሞተርም በተለይ ቱርክ በመታመርታቸው ሀገራዊ ተዋጊ የጦር አውሮፕላኖች የሚገጠም ሞተር እንደሆነ ተገልጿል። ይህም ቱርክ በጦር መሳሪያ ራሷን የቻለች እንድትሆን ከ10 አመታት በፊት የነበረው ቅድ ውል ማድረጋቸው እንደሆነ ተገልጿል። ትራምፕ በንግግራቸውን በመቀጠል የቱርኩ ፕሬዚዳንት ኤርዶዋን ጥሩ መሪ እንደሆኑና እኔ የማዛቸውን ያደርጋሉ። ለምሳሌ ብንጠቅስ በኢራን ጋር በነበረን ጦርነት እንዳይሳተፉ ጠየቅኳቸው፣ እሳቸውም አልተሳተፉም ብሏል። ምንም እንኳ የእስራኤል ወዳጅ ባይሆኑም ጥሩ የአካባቢያችን መሪ ፕሬዚዳንት ናቸው ሲሉም አድናቆት ችሯቸዋል። በአረብ እስራኤላውያን ያለው አምባጓሮ ግድያ እንደቀጠለ ነው። ትናንት ራምሌ አጠገብ የምትገኝ የአረቦች መንደር ጆዋርሽ በተሰኘው የ19 ዓመት ወጣት ተገደለች። ፖሊስ የግድያውን ክስተት እየመረመርኩ ነው፣ ጎዳዩንም ለመያዝ እየተከታተል ነው ሲል አስታውቋል። በዚህ ዓመት ከጀመረ ወዲህ እስካሁን ድረስ በአረብ እስራኤላውያን መካከል 128 በላይ እንደተገደሉ ተጠቅሷል። ሞንዳያል 2026 በትናንት በተደረገ ጨዋታ አሁንም እየተጫወቱ ያሉት የደቡብ አፍሪካና ኮሪያ በ2-2 መለያየታቸው ተገልጿል። ቼኪያና ሜክሲኮ ሁሉም በ0 አቻላቻ ተለያይተዋል። ብራዚል ሌሊት ላይ ስኮትላንድን 3-0 በሆነ ውጤት አሸንፋለች። ሞሮኮ ሃይቲን 4-2 በሆነ ውጤት አሸንፋለች። ከዛ በፊትም ስዊዘርላንድ ካናዳን በ2-1 አቸንፋለች። ቦስኒያ ካታርን 3-1 በሆነ ውጤት አቸንፋቸዋለች። የጨዋታውም በካን 11 በቀጥታ በቴሌቪዥን ጣቢያ እንዲሁም በቦክስ ካን ቦክስ ዲጂታል ይሰራጫል የተሰራጨም ነው። በመጨረሻም የአየር ጸባይ ሁኔታ፣ የአየሩ ጸባይ ብዙም ለውጥ የለውም እንደተለመደው ወቅቱን የጠበቀ ነው። በዛሬው ዕለትም የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 28 ዲግሪ ሴንቲግሬድ፣ ተላይብና አካባቢ 29፣ ሃይፋና አካባቢ 28፣ ጽፋትና አካባቢ 29፣ ቢርሸባና አካባቢ 32፣ ኢላትና አካባቢ 38 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ተመራማሪዎች። ወርቅነሽ፣ የጠዋቱ ዜና እስካሁኑ ነበር።
0: አይቸው ለዜናው እናመሰግናለን። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን ቀደም ሲል በተለይ ሙንዲያልን በተመለከተ ያቀረብነው ዜና ላይ ድሮም አፍሪካና ደቡብ ኮሪያ አንድ ለባዶ በሆነ ደቡብ አፍሪካናችን ፍሽኔ ሳነብ ዜናውን ሁለት ለባዶ ይያል ምናልባት ወደፊት ታይቶኝ ይሆን እንዴ?
1: አይታወቅም። እንዴት ነው ደናነ መጀመሪያ ሰላምታ አይቀርም ብለህ ነበር ባለፈው? አይ ግርበታራ ይባላል ዛሬ ደግሞ አንተ
0: ጎንደር የብድራ ይብላ ያድር ተባለ። አይ ለነገር አውሯል አድሯል። እንዴት ነሽ ደናነሽ? ወይ
1: ደና ነኝ። እንዴት ነህ አንተ?
0: አንቺ እንደ ምን አለ እቺ በደንብ እንቅልፍሽ እየተኛሽ?
1: ኧረ እባክህ እንደዛ ነው። ትናንት አምሽቼ እጄ ነበር። ያው ዛሬም ጧት ነው የመጣሁ። እንግዲህ
0: አይ እንደዛ ከሆነስ እኔ በልጨሻለሁ ማለት ነው። እኔ እንኳን ትናንት እኔ ብዙም ባላመሽም 12 ሰዓት ላይ ነው ቤት የገባሁት። ግን ያው
1: ይሄ ማምሽታ ይባል ማለት
0: አይ ቀድም ይገባው ማለት እኮ
1: ነው። ኖርማል ነው ምን ጨዋታል? አሁን ጊዜ አይደለም ያወሩት። ይሄ ያው 12 ሰዓት ጊዜ ነው ገና።
0: እንደው አድማጮቻችን እንደው መፍትሄ ቢሉ እንደው ይሄው ገበሽታ የሚባል እንደው ነው።
1: ዛሬም ደግሞ የገበሽታ ይስመጣ ወሽም በየቀኑ አዳዲስ ነገር ነው። እንግዲህ
0: ያው ነው
1: እግሬ እኔ ደግሞ በቀደም እግሬን ስትል እየወጣል ነው ብዬ ነበር። በእግሬ በቃ ያልቃል ብዬ ነበር።
0: በጣም ባይገርምሽ
1: ታች ደርሶ እንደገና ወደ ላይ ወጣ።
0: ባይገርምሽ ተናንተና ይሁን ከስራ በኋላ ማለት ነው ወደ አሽቱድ የሆነች አንዲት ምናውቃት ጓደኛችን እናቷን ከዚህ ዓለም በሞት ተለይተው
1: ነፍሳቸውን ይማር
0: ወደዛ ሲሄድ ነው የምልሽ። በጣም በሚገርም ሁኔታ ከ45 ደቂቃ በላይ ነው በእግሬ ነው የሄድኩት። ምክንያቱም የአንዳንድ የሃይማኖተኛ ተማሪዎች ባደረጉት ሰላማዊ ሰልፍ ምክንያት በዛ ፍራቻ ነበር። መኪና ውስጥ ክራውድድ ነው። በእግሬ 45 ደቂቃ ተጓዝኩ ነው የምልሽ። በቃ እግሬን አመመኝ ብልም
1: ይህ ትክክለኛው ነው።
0: ግን ለጤና ነው የሆነኝ።
1: አይ ጥሩ ነው። እንደውም ዛሬ ደግሞ ያን ያህል ብትሄድበት ያው ይለይለታል። ጥሩ
0: ነው። ምን ነው
1: ጥሩ ነው። አይ ይመስለኛል ጥሩ ነው።
0: የበደልኩሽ በደላል
1: አንዳንዴማ ደው ጥሩ ነው። ለዛ ላይ ደግሞ ምን ነው ሻለቃ
0: ወደ ጋዜጦች እንሂድ። ጋዜጦች ምን ጽፈዋል? አንባባ
1: ጋዜጦች በጣም ብዙ ነገር ጽፈዋል። ያው ስፖርቱም አለ እንዳየኸው፣ የዓለም ዋንጫ ጨዋታ ብዙ ነገር አለ። እንግዲህ ጋዜጦች እንመለከታለን። አይቼው አመሰግናለሁ አድማጮቻችን። ጋዜጦችን ነው እንግዲህ አሁን የምንመለከተው። አራቱም ዕለታዊ ጋዜጦች ደርሰውናል። ሀአሬዝ፣ ኢዲዮት አሮኖት፣ እስራኤል አየሁም እና ማሪብ ሁሉንም ጋዜጦች እንመለከታለን። በመጀመሪያ ገጻቸው ላይ ለአንባቢያን ካቀረቧቸው በርካታ ርዕሰ ጉዳዮች መካከል እንግዲህ ዋና ዋና ያልናቸውን መርጠን እናቀርባለን። ሀአሬዝን ስንመለከት በመጀመሪያ ገጹ ላይ ትኩረት የሰጠበት ርዕሰ ጉዳይ የሻባክ ድርጅት ኃላፊ ዳቪድ ዚኒ ሻባክ እንግዲህ የሀገር ውስጥ መረጃ ድርጅት ነው ተቋም። ዳቪድ ዚኒ ኃላፊው ናቸው። በጥቅምት 7 ቀን 2023 ዓ.ም የህይወት መስዋዕትነት እየከፈሉ የድርጅቱ አባላት መታሰቢያ ቴላቪቭ በሚገኘው የሻባክ ቢሮ ፊት ለፊት ነበር ሀውልት የነሱ መታሰቢያ፣ የነሱ ፎቶግራፍ የተለጠፈበት ያው በሩ ላይ ቢሮ መግቢያ አካባቢ ነበር። ያን እንዲፈርስ ወሰኑ፣ እንዲነሳ ይላል። እንግዲህ በድርጅቱ ሰራተኞች አባላት በኩል ተቃውሞ ተነስቷል፣ ለምን ይፈርሳል የሚል። የእርሳቸው ምክንያት ግን ይሄ መታሰቢያ የጥቅምት ሰባቱን ጥቃት ያስታውሳል፣ ስለዚህ ያን ቀን ኃላፊነታችን አልተወጣንም የሆነ መጠቃትን ነው የሚያስታውሰው እና ይህን ማስታወስ አያስፈልግም በገባን በወጣን ባየን ቁጥርና ያን ልናስታውስ አይገባም በማለት በዚህ ዓመት እንግዲህ ባለፈው ለሀገር መስዋዕትነት ለሀገር ደህንነት ድንበር ጥበቃ መስዋዕትነት የከፈሉና በሽብር ጥቃት ህይወታቸው ያለፈ ዜጎች በአጠቃላይ በዚህ መታሰቢያ ዕለት ከዛ በኋላ ነው እንግዲህ ከዚህ መታሰቢያ በኋላ ይሄ ነገር መፍረስ አለበት ብለው ወስነዋል ይላል። እንግዲህ ያው የጥቅምት 7 ቀን ከአሸባሪዎች ጋር ሲዋጉ ህይወት መስዋዕትነት የከፈሉ የሻባክ ኃላፊዎችም አሉ። እንደገና ደግሞ ኖቫ በተባለው ቦታ በተዘጋጀ ፌስቲቫል፣ የሙዚቃ ፌስቲቫል መዝናኛ ፕሮግራም፣ እዛም ለመዝናናት ሄደው ህይወታቸው ያለፈ የድርጅቱ ኃላፊዎች አሉ። ለማንኛውም መታሰቢያቸው ቢሮ ፊት ለፊት የነበረው መታሰቢያ ይነሳ፣ ሀውልቱ ይነሱ፣ መታሰቢያ እንግዲህ የሚያስታውሰን ያን ቀን የደረሰውን ጥቃትና ያን ቀን የነበረውን የዝግጅት ጉድለት የነበረው በአጠቃላይ ሁኔታውን ስለሚያስታውስ ይነሳ ማለታቸው ተገልጿል። እንወስነዋል ይላል። ይሄን ርዕሰ ጉዳይ ነው በመጀመሪያ ሀአሬዝ ለአንባቢያን ያቀረበው በዛሬ እትሙ። ሌላው በዮርዳኖስ ሰማርያ አካባቢ ይላል። በዮርዳኖስ ሰማርያ አካባቢ መከላከያ ሰራዊቱ ህጋዊ ባልሆነ መንገድ ብዙ መንገዶችን ጎዳናዎችን እየዘጋ ነውና በተለይ በዚህ ኬላዎችን በመዝጋት እንቅስቃሴዎችን በማስቆምና በመዝጋት በኩል ከልክ ያለፈ ህጋዊ ባልሆነ መንገድ እንዲህ አይነት ነገሮች እየተፈጸሙ ነው ይላል። የዮርዳኖስ ሰማርያ አካባቢ የህግ አማካሪ መከላከያ ሰራዊት ህግ አማካሪ ናቸው ይሄን ያሉት። ይህን ርዕሰ ጉዳይ ማህሪ ጥላን ባቢያን አቅርቦታል። ሌላው በጋዛ ሰርጥ ቀደም ሲል በዜናቸው ተመልክቶታል። በጋዛ ሰርጥ የመከላከያ ሚኒስትር ሰራተኛ የሆነ ዜጋ ህንጻ ተደርምሶ ያው ስራ ላይ ያለ ህይወቱ አለፈ ይላል። ስሙ ራአድ አቡ አልኪያን ይባላል። የነጌብ አካባቢ ኗሪ ነው። ነፍስ ይማር። ይሄን ርዕሰ ጉዳይ ሁሉም ጋዜጦች ተመልክተውታል። ሌላው ጠቅላይ ሚኒስትር ቢንያሚን ኔታንያሁ 2000 ወይም ቲክ አልፓይም በተባለው ወይ በ2000 የክስ መዝገብ ከአንድ አመት ተኩል በላይ ሲሰጡት የነበረው የምስክር ቃል አለቀ ይላል ፍርድ ቤት። እንግዲህ ከአንድ አመት ተኩል በላይ ፍርድ ቤት እየተመላለሱ የምስክር ቃላቸውን ሲሰጡ ከርማዋል። አንድ አመት ተኩል በዚህ በአንድ አመት ተኩል ሂደት 98 ችሎቶች ተካሂደዋል። እንግዲህ በ98 ችሎት በአንድ አመት ተኩል ውስጥ በዚህ በ2000 በተባለው ፋይል የሚሰጡት ምስክርነት ቃል ችሎቱ እንግዲህ አለቀ ይላል። ሂደቱ የክሱ ሂደት የእሳቸው ምስክር የሚሰጡበት ሂደት ተጠናቀቀ። ነገር ግን ያው ይቀጥላል፣ የችሎቱ ጉዳይ ከዚህ በኋላ ይቀጥላል። የፍርድ ቤት ዳኞች በሳምንት 5 ጊዜ ይታያል ችሎቱ። እንግዲህ በተከታታይ የችሎቱ የሚሰጥበት ጊዜ ተቀራረበ ይሆናል። እንደውም በሳምንት 5 ጊዜ ብለው መወሰናቸውን ጋዜጦች ተመልክተውታል። ሌላው ሀሬት ከተመለከታቸው እርሰ ጉዳዮች መካከል በአሜሪካ እንግዲህ በኒውዮርክ ከተማ የከተማዋ ከንቲባ ሆነው የተመረጡት ዞህራን ማምዳኒ እሳቸው ከአንድ አመት ተኩል በላይ ባደረጉት እንቅስቃሴ ለኮንግረሱ አጠቃላይ እንግዲህ ለአሜሪካ ምክር ቤት ኮንግረሱ የሚገቡት ተወዳዳሪ በዲሞክራቲክ ፓርቲ ስር እሳቸው የሚያቀርቧቸው ተወዳዳሪዎች እያለፉ ነው። ቅድመ ምርጫውን ፕራይሜሪ ወይም ቅድመ ምርጫ እያለፉ ናቸውና እንግዲህ 34 ዓመት ወጣት ናቸው ማለት ይቻላል። 34 ዓመት በ34 ዓመት የእድሜ ክልል ነው ዞህራን ማምዳኒ የሚገኙት። የእሳቸው እንግዲህ የሚመርጧቸው ለውድድሩ የሚያቀርቧቸው ሰዎች አካላት ምርጫውን እያለፉ በኮንግረሱ ለወደፊቱም በዛ እንግዲህ መግባት እድላቸው ሰፊ ነው፣ ድጋፍ እያገኙ ነው፣ ደጋፊዎቻቸው እየተበራከቱ ነው የሚል ዘገባ አቅርቧል። እንግዲህ በአንድ አመት ተኩል ውስጥ ብዙ ለውጥ እንዳደረጉና ደጋፊያቸው እንደተበራከተ የሚገልጽ ዘገባ አለ። የድዮት አህሮኖትን ስንመለከት የድዮት አህሮኖት በተኩስ አቁም ስምምነቱን እንግዲህ ከኢራንና ከሊባኖስ ጋር የሚደረሰውን የተኩስ አቁም ወይም የተደረሰውን የተኩስ አቁም ስምምነት በሚመለከት የአሜሪካ መከላከያ ሰራዊት እዝ ወደ እስራኤል ይመጣሉ ተብሎ ይጠበቃል ይላል። እንግዲህ ሁለቱንም በሊባኖስም እንግዲህ እንደሚታወቀው ኢራን ጋር በተደረሰው ስምምነት በሊባኖስ የተኩስ አቁም ስምምነት እንዲደረስ በማለት ኢራን በስምምነቱ ስር እንዲጠቃለል ጠይቃለች። ከዛ በፊትም በሊባኖስና በእስራኤል መካከል የተኩስ አቁም ስምምነት ተብሏል። ግን እንደምናውቀው የተኩስ አቁም ስምምነት ቢኖርም ሂዝቦላ ድርጅት ያለማቋረጥ ወደ ሰሜን እስራኤል ስለሚተኩስ የእስራኤል መከላከያ ሰራዊት ያጸፋ ምላሽን እየመለሰ በዚህ ሁኔታ ነው ያለው። ስሙ ነው እንጂ የተኩስ አቁም ስምምነት መደረሱ ባለው ተጨባጭ ሁኔታ የተኩስ አቁም ስምምነት የለም በአካባቢው። ለማንኛውም ይሄን እርሰ ጉዳይ ለአንባቢያን አቅርቦታል የድዮት አህሮኖት። ሌላው ኢራን ይላል። ኢራን በይሁዳና ሰማርያ አካባቢ የሽብር ጥቃት እንዲጠናከር የሽብር መሰረተ ልማቶችን እያጠናከረች ነው ይላል። እንግዲህ በዛ አካባቢ መቀመጫውን በቱርክ ያደረገው የሐማስ መሪዎች እንግዲህ ሐማስ በይሁዳና ሰማርያ አካባቢ የሽብር ጥቃቱን እንዲጠናከር መሰረተ ልማቶችን የሽብር መሰረተ ልማቶችን እያጠናከረ ነው። ከዚህ ከሐማስ ጀርባም ኢራን ማለችበት ሁኔታውን እያጠናከረች ነው የሚል ዘገባ አቀርባል። በጋዛ ሰርጥ የእንግዲህ ህይወቱ ያለፈውን ስራ ላይ ያለ የመከላከያ ሚኒስትር ሰራተኛ ነው ራዳቦ አልኪያን እሱን መልከ ዘገባም እንደዚሁ የዶታሩን ተማቅርቦታል። ሁሉም ጋዜጦች ነው ይሄን ርዕሰ ጉዳይ ያቀረቡት። ሌላው ርዕሰ ጉዳይ የዶታሩን ያቀረበው ባለፈው ሳምንት እንደሚታወሰው በሊባኖስ ከሂዝቦላ ድርጅት ጋር በሚካሄደው ጦርነት ወይም በነበረው የተኩስ ልውውጥ 6 የሚሆኑ መከላከያ ሰራዊት አባላት የህይወት መስዋዕትነት መክፈላቸው ይታወሳል። እንግዲህ ከነሱ መካከል አንዱ 52 የተባለው ክፍለ ጦር ወይም ብርጌድ አዛዥ ኮሎኔል ዳቪድ ቢን ሲምሆን ነው። ነፍሱን ይማር። እሱን የሚለውጥ በሱ ቦታ የሚተካ እሱን የሚቀይር ወይም በቦታው የሚተካ እንግዲህ ኮሎኔል ኑን የተባለ በኑን ነው የሚጠራ ስሙ ያው ግልጽ አይደለም። እሱ ያው ቦታውን ይተካል። ከሱ ጋር እንግዲህ ያው በሚስጥራዊ ፊቱ ሳይታይ የዶታሩኖት ጋዜጣው ቃለ መጠይቅ ያደረገውን ቃለ መጠይቅ በጋዜጣ ውስጥ ገጽ 7 በሰፊው አቅርቦታል። እና ምንድን ነው የሚለው ልጆችንም ሚስቴንም ተሰናበት ሁሱን ቦታ መተካት አለብኝ። በደቡብ ሊባኖስ ያለው ወታደራዊ እንቅስቃሴያችን ይቀጥላል። የወታደራዊ እንቅስቃሴያችን ነፃ ነው። ሙሉ በሙሉ በነፃነት እንቅስቃሴ ማድረግ እንችላለን። በዛ አካባቢ ሁሱን ቦታ ቦታውን ይዛለሁ። ልጆችንም ባለቤቴንም ተሰናብቼ ወጥቻለሁ ይላል። ይሄ ዘገባም ቀርቧል ዲዮት ሀሮኖት ላይ። ሌላው ትናንት እንግዲህ በመላ ሀገራችን በእስራኤል በተለያዩ ጎዳናዎች የሐረዲ ማህበረሰብ አባላት ያደረጉትን የተቃውሞ ሰልፍ የሚመለከት ዘገባ ነው። ሁሉም ጋዜጦች ላይ የቀረበ ዘገባ ነው። ይሄም በመላ ሀገራችን መንገዶች ተዘግተው ነበር፣ ሁኔታው በጣም አስቸጋሪ ነው ይላል። የሐረዲ ማህበረሰብ እንግዲህ ወደ መከላከያ ሰራዊቱ ለመዝመት ፈቃደኛ ያልሆኑ ወታደሮችን በቁጥጥር ስር መዋላቸውን ወይም እንግዲህ ወደ እስር ቤት መግባታቸውን በመቃወም ትናንትም ሰፊ የተቃውሞ ሰልፍ አድርገዋል። በቁጥር 10 በተባለው እስር ቤት ነው እንግዲህ እስረኞች የሚገኙትና ወደዛ ከተለያዩ አካባቢዎች ወደዚህ እስር ቤት በመጓዝ ሆን ብለው በየጎዳናዎች ተሽከርካሪዎችን በጣም በዝቅተኛ ፍጥነት በማሽከርከር ከፍተኛ መጨናነቅ እንዲፈጠር አድርገዋል። የተሽከርካሪዎች ወይም የትራፊክ መጨናነቅ በየጎዳናዎች ከባድ ችግር ተፈጥሮ እንደነበረና ሁኔታው በተለይ ደግሞ ሃይማኖት በማይከተሉ ወጣቶችና በሐረዲ ማህበረሰብ መካከልም ሁከት ግጭት ተፈጥሮ እንደነበር የተለያዩ ሰዎች በተለያየ ጎዳና በተፈጠረ መኪና አደጋ እንደቆሰሉ ከነዚህ መካከልም አንዷ ነፍሰ ጡር ሴት እንደሆነችና ሁኔታው በአጠቃላይ ለእስራኤል ዜጎች አስቸጋሪ እንደነበር የዲዮት ሀሮኖት ተመልክቶታል። ይህ ዘገባ በሌሎች ጋዜጦችም ቀርቧል። ሌላው የጠቅላይ ሚኒስትሩ ለአንድ አመት ተኩል ያክል የምስክርነት ቃል የሰጡበት 2000 የተባለው የክስ ፋይል መዝገብ ችሎቱ ተጠናቀቀ የሚል ዘገባ አቅርቧል። ያው እንደ ሌሎች ጋዜጦች ይህንም ተመልክቶታል የዲዮት ሀሮኖት። ወደ እስራኤል አየውም ስናልፍ እስራኤል አየውም በመጀመሪያ የተመለከተው ያው ትናንት በተለያዩ ጎዳናዎች የነበረውን መጨናነቅና የሐረዲ ማህበረሰብ ያደረጉትን የተቃውሞ ሰልፍ ነው። ከዚህ ጋር ተያይዘው ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሐረዲ ማህበረሰብ የሚወክሉ የክነሴት አባላትን ሀሳባቸውን ሳይቀበሉ አይቀርም፣ እነሱ እንዲጸድቁ በክነሴቱ እንዲጸድቅ የሚጠይቋቸውን ህጎችም ሊያጸድቁ ይችላሉ የሚል ስጋት አለ። የሐረዲ ማህበረሰብ አባላትን የሚወክሉ የክነሴት አባላትም ሁኔታው በዚህ ከቀጠለ ወደ እስር ቤት የሽባ ሃይማኖት ትምህርት ቤት ተማሪዎች በፖሊስ እየተያዙ ወደ እስር ቤት የሚሄዱ ከሆነ ከዚህ በኋላ ምንወስደው እርምጃ ከዚህ የከፋ ይሆናል የስርዓት ሂደቱ ከቀጠለ በማለት እየዛቱ እንደሆነ እና ጠቅላይ ሚኒስትሩ ደግሞ የእነሱን ሀሳብ ተቀብለው እንዲጸድቁ የሚጠይቋቸውን ህጎች ሁሉ ሊያጸድቁ ይችላሉ የሚል ስጋት አለ የሚል ዘገባ አቅርቧል እስራኤል አየውም በዛሬ እትሙ። ሌላው እስራኤል አየውም የተመለከተው ስሎቫኒያ የምትባል ሀገር ከዚህ በፊት ከነበረው በተለየ ሁኔታ ከእስራኤል ጋር ያላትን ግንኙነት በጥሩ ሂደት ለማደስ ያው አዲስ ጠቅላይ ሚኒስትር አላት ሀገሯ ተመርጧል። እሳቸው ጋዜጣው እስራኤል አየውም ከእሳቸው ጋር ባደረገው ቃለ ምልልስ አዲስ ሂደት አዲስ ሁኔታ አዲስ መንገድ ተከፍቷል ነው እስራኤላውያን ወደ ሀገራችን ነው ጎብኙ በማለት ከእስራኤል ጋር ያላችሁን ግንኙነት ለማደስና ሁኔታው ያው ወደተለየ ሁኔታ እንዲሄድ ከዚህ በኋላ በሁለቱ ሀገራት መካከለ ያለው ግንኙነት ከበፊቱ የተለየና የተሻለ እንደሚሆን ነው እስራኤላውያን ወደ ሀገራችን ጉብኝት አድርጎ የሚል ጥሪ ያስተላልፉ ጠቅላይ ሚኒስትሩ ይላል። ሌላው አሁንም የዓለም አቀፍ ጉዳይ ነው። በሄግ የሚገኘው ዓለም አቀፍ ወንጀለኞች ፍርድ ቤት አቃቢ ህግ እንዲሰው በተለይ ያው ይታወቃሉ በፍርድ ቤቱ ደቡብ አፍሪካ አቀርባው በነበረ እስራኤልን ከሳ አቀርባው በነበረው ጉዳይ አቃቢ ህጉ ካሪም ካን ይባላሉ። እሳቸው ከፍርድ ቤቱ ሰራተኛ ከቡድኑ አባላት መካከል ከአንዷ ጋር አላግባብ የሆነ ህጋዊ ባልሆነ መንገድ አላግባብ የሆነ ጾታዊ ግንኙነት

አቅርቦታል። ወደ ማሪብ ስናልፍ ማሪብ በሊባኖስና በእስራኤል መካከል ስላለው ነው። እንግዲህ በሊባኖስ ያው ሂዝቦላ ድርጅት በሊባኖስ ውስጥ ስለሚገኝ ሀገሯ ሊባኖስ ስለሆነች ሊባኖስ እንለዋለን፣ ግን ሂዝቦላ ድርጅት ነው እየተዋጋ ያለ እስራኤልን። እንግዲህ ከአሜሪካ በምታካሄደው ድርድር እስራኤል ደቡብ ሊባኖስን ለቃ እንድትወጣና በደቡብ ሊባኖስ እስራኤልን በሚያዋስነው ድንበር አካባቢ የሊባኖስ መከላከያ ሰራዊት አካባቢውን ያው እንዲጠብቅ የሚል ሀሳብ ነው እንግዲህ ያለው። ነገር ግን በእስራኤል በኩል ደቡብ ሊባኖስን ለቀን አንወጣም፣ እንግዲህ ደቡብ ሊባኖስን ለቀን ከወጣን የሰሜን እስራኤል የደህንነት ሁኔታ አደጋ ላይ ነው እና ያንን አካባቢ ለቀን አንወጣም ነው እንግዲህ የሚሉት በእስራኤል በኩል። ጠቅላይ ሚኒስትር ቢንያሚን ናታንያሁ ትናንት ይህን ንግግር አሰምተዋል። እንግዲህ ሀገራችን ደህንነት ለማስጠበቅ በደቡብ ሊባኖስ አካባቢ ድንበሩን ሰሜን እስራኤልን በሚያዋስነው ድንበር መከላከያ ሰራዊታችን ለቆ አይወጣም፣ መከላከያ ሰራዊቱ እንቅስቃሴን በነጻነት እንደነበረው ሁሉ ይቀጥላል ብለዋል። በአሜሪካ በኩል ግን እንግዲህ ያለው ሀሳብ ሌላ ነው። የእስራኤል መከላከያ ሰራዊት እንዲወጣና በቦታው የሊባኖስ መከላከያ ሰራዊት እንዲተካ ነው። በእስራኤል በኩል ይህ ሀሳብ ተቀባይነት እንደሌለውና ትናንትም አካባቢውን የተከለለውን ወሰን ጥሰው የገቡ የሂዝቦላ አሸባሪዎችን መከላከያ ሰራዊቱ በወሰደው እርምጃ ያው እንደተገደሉ የሚመለከት ዘገባ አለ። በጋዛ ሰርጤም የመከላከያ ሚኒስትር ሰራተኛ ራድ አቡ አልኪያን ስራ ላይ እንዳለ ህንጻ ተደርምሶ እንደሞተ ህይወቱ እንዳለፈ የሚገልጽ ዘገባ ማሪብም እንደዚሁ ይህን ጉዳይ ተመልክቶታል። ሌላው የሀረሪ ማህበረሰብ እንግዲህ ወደ መከላከያ ሰራዊቱ ላለመዝመት የሚያደርጉትን ከፍተኛ ጥረትና የተቃውሞ ሰልፍ በሚመለከት እንደዚሁ ማሪብም ሰፊ ዘገባ አቅርቧል፣ ተመልክቶታል። ወደ መከላከያ ሰራዊቱ ላለመዝመት ብሔራዊ ውትድርና ላለማድረግና ላለመዝመት የሚደረግ ጦርነት በሚል ርዕሰ ጉዳይ ትናንትም በተለያዩ ጎዳናዎች የነበረውን የተቃውሞ ሰልፍና የነበረውን አስቸጋሪ ሁኔታ የተሽከርካሪዎች መጨናነቅ በተፈጠረው የተለያዩ የመኪና አደጋዎች ዜጎች መቁሰላቸውን አቅርቧል። በሀረሪ ማህበረሰብ በኩል እንግዲህ ማህበረሰቡን የሚወክሉ የክነሴት አባላት ጊዜው ይደርሳል፣ የሀገሪቱን ሁኔታ እንለውጠዋለን፣ በዚህ አይቀጥልም እያሉ መዛታቸውን እንደዚሁ ማሪብ በዘገባው አካቶታል። ነፍሰ ጡር ሴት በመቁሰሏን ያው አደጋ በደረሰ የመኪና አደጋ ይህንም እንደዚሁ ተመልክቶታል። ሌላው ጠቅላይ ሚኒስትር ቢንያሚን ናታንያሁ ከአንድ ዓመት ተኩል በኋላ በ98 ጊዜ በተካሄደ ችሎት በኋላ ቲካልፓይም ወይም 2000 የተባለውን የክስ መዝገብ በዚህ መዝገብ ላይ የሚሰጡትን የምስክርነት ሂደት አጠናቀቁ ወይም አለቀ ይላል። ያው እንግዲህ የችሎቱ ሂደት ግን ይቀጥላል። በሳምንት እስከ 5 ጊዜ በተከታታይ ሊካሄድ ይችላል የሚል ዘገባ አቅርቧል። ያው በሌላው 2026 ዓ.ም የዓለም እግር ኳስ ጨዋታ ነው በአሜሪካ እየተካሄደ ያለው። ቀደም ሲል አይቼው በዜናም ተመልክቶታል። እንግዲህ ዛሬ ምሽት የተለያዩ ሀገራት ያው ይጫወታሉ ተብሎ የሚጠበቁ ሀገራትን አቅርቧል። ቆየት ብለን እንመለከተዋለን። እንግዲህ እግር ኳሱን ጨዋታውን ስንመለከት ያው ቀደም ሲል እንደተመለከተው አይቼው ደቡብ አፍሪካ እና ደቡብ ኮሪያ ባካሄዱት ጨዋታ 1-0 ተለያይተዋል። ብራዚል ስኮትላንድን 3-0 ሌሊት ባሳለፍነው ሌሊት ባካሄዱት ጨዋታ፣ ሞሮኮ ሀይቲን 4-2 ስዊድን ካናዳን 2-1 ቦስኒያ ኳታርን 3-1 ያው አሸንፈዋል። ይህን ይመስላል አድማጮቻችን። እንግዲህ ከሞላ ጎደል ጋዜጦች ዛሬ ለአንባቢያን ያቀረቧቸው ዋና ዋና ብለን የመረጥናቸው ርዕሰ ጉዳዮች። ወደሚቀጥለው ዝግጅት እናልፋለን። ሙዚቃ

0: እጅግ በጣም የሚገርም ነው። እንግዲህ ከትናንት ዛሬ በህይወት የተለየን ድምፃዊ ሰማይ በለው ነበር።
1: አዎ፣ እንደዚህ ሰው ከሞተ በኋላ ታሪኩ ገኖ ይወጣል። እንደውም ለሱም ብቻ ሳይሆን እንደዛ ነው። ሰው ከዚህ ዓለም ካለፈ በኋላ ጥሩነቱ፣ ደግነቱ፣ ምኑ ምኑ ነው የሚወራው? እንደው በቁም እኮ ትንሽ ጥሩ ነገር አይደረግለትም? አሁን አሁን አልፎ አልፎ አንዳንድ ነገሮች እንደው የተለመዱ ቢመጡም ግን በአብዛኛው ሰው ከሞተ በኋላ ገኖ ይወጣል። ስሙና አንድ ጊዜ አንዲት ሴት ይወስድ የሰማዋት እንደው ጥሩ ነገራችን እንዲወራ መሞት ይሻላል እንዴ አለች።
2: እነት ነው እነት
1: የሚያስቅ ዝሮ አይመለሱ። ታዲያ እንግዲህ መቼስ ጥሩ ነገር እንዲወራ ተብሎ
0: ነፍሱ ዲማርና አንድ ምናየው መሰለሽ፣ አሁን አንቺ ጋዜጦች አምድ በምትመለከችበት ሰዓት
1: እሺ፣
0: ምንም ያህል ውሃ ቢጠማህ መርዝ እንደማትጠጣ ሁሉ በከባድ ብቸኝነት ውስጥ ብትሆንም ወደ ተወህ ሰው እንዳትመለስ።
1: ኦኬ፣ ወደ ተወህ ሰው እንዳትመለስ።
0: ወደ ተወህ ሰው እንዳትመለስ ይላል። ይህ አባባል ላንቺ ምን ምን ይልሻል?
1: እውነት ይመስላል፣ እውነት ይመስላል። ግን ሰው መቼስ ሰው አይደለን? አንዳንዴ ሰው ልንተው እንችላለን በተለያየ ምክንያት። ግን ደግሞ ተጸጽተን ወይ ተለውጠን ሌላ ሰው ሆነን ደግሞ የነበረው ነገር ስህተት መሆኑን አውቀን ሀሳባችን፣ አመለካከታችን ሊለወጥ ይችላል ብዬ ነው የማስበውና እንደው ሰው ምንድን ነው የሚባለው?
0: ሰው ትመለሻለሽ አትመለሽም?
1: አይታወቅም፣ አይታወቅም። ይሄን ነገር መዝጋት አይቻልም ነው ትክክል ነው ብሎ አይታወቅም። ለመሰለ ሰው እንግዲህ በሰው ልጅ ላይ
0: ሰው ያድናል፣ ሰው ይገላል።
1: ሰው ያድናል፣ ሰው ይገላል። አዎ፣ ሰው መጥፎ ነው፣ በጣም መጥፎ ነው። ተስፋ ያስቆርጣል አንዳንዴ በዚህ ምድር ላይ። አንዳንዴ ደግሞ በጣም ደግ ሰዎችን ታያለ፣ ከራሳቸው በላይ ለሰው የሚያስቡና እንዲህ አይነት ሰዎች አሉ፣ ጫፍና ጫፍ ያሉና ዞሮ ዞሮ በሰው ተስፋ አትቁረጥ የሚባል ነገር አለ።
0: አዎ። ስለዚህ እዚህ ጋር ደግሞ እኔ እንደ እኔ አመለካከት የሚያሳየኛል መስለሽ ይቅርታነትን ነው በዚህ ላይ የማየው።
1: እሺ፣ እንዴት
0: ነው? ለዚህ ለምሳሌ አሁን እውነት ነው የፈለገ ውሃ ቢጠማኝ መርዝ እያየ መርዙን እንደ ውሃ ልተጠቅቼ አልጠጣውም። ግን በከባድ ብቸኝነት እያለሁኝም ጥሎኝ የሄደን ሰው እንደገና መጥቶ ይቅርታ ቢልኝ ወደ እሱ ብመለስም፣ አንደኛ የመመለሱ ሁኔታ አለ። እኔ ለዛ ሰው ምን ያህል ቦታ እንዳለ፣ እኔ ለዛ ሰው ምን ያህል እንደምፈልገው እሱ ትቶኝ ብሄድም የይቅርታነቴ የኔ ችሎታ እዚህ ላይ ለይቅርታ ሰው መሆን በጣም ይሄ ብዙ የምንትን የሚያስተምረን ነገር
1: በዛ ሰው ቂማት ያዝበት ነው ሀሳቡ።
0: ቂመኛ መሆን በነገራችን ላይ ቂመኛ ሚሆን ዞሮ ዞሮ የሚጎዳው ራሳችን እንጂ ሌላ ሰው አይደለም። እኔ ቂመኛ በአንድ ሰው ላይ ቂም ከያዝኩኝ ያን ሰው መቼም በቂም ይዝም አይደለም፣ ያን ሰው ለመበቀል ሁሌ ማስባለሁ። ወይም ሁሌ ባላስብም እሱን ባየሁት ቁጥር ትንሽ
1: ጥሩ ስሜት አይሰማኝም።
0: ይሄ ደግሞ ዞሮ ዞሮ የሚጎዳው ራሴን ነው። ስለዚህ ይቅርታ አድርጌለት ለምን እኔስ ሰላሜን አልኖርም?
1: ጥሩ ነው
0: እና
1: ይቅርታ ለራስ ነው።
0: እሺ፣ እንግዲህ እስኪ ይወያዩበት።
1: አሁን እኮ ባትልም የቤት ስራ ሰጣችሁ። ለማንኛውም ወደ ዛሬው ዋናውን አርሰ ጉዳዮቻችን እንመለስ።
0: አንቺ ደግሞ ስራሽን አትረሽም።
1: ቁም ነገራችን እንግዲህ ዞሮ ዞሮ እንግዲህ ሁሉ ረገብ ብንሆንም በጣም እንግዲህ ሀገራችን የሚመለከቱ የተለያዩ ርዕሰ ጉዳዮች አሉ። አይቸው ከሊባኖስ ጋር ያለው ሁኔታ አስቸጋሪ ነው። በደቡብ ሊባኖስ ድንበር እስራኤል መከላከያ ሰራዊት እንዲወጣ፣ የሊባኖስ ሰራዊት በቦታው እንዲተካ የሚሉ ሀሳቦች እየተነሱ ነው። ሁለቱ ሀገራትም አሁን ዋሽንግተን ውስጥ ድርድር እያደረጉ ነው፣ ተወካዮች እስራኤልና የሊባኖስ። ይሄ ነገር እንዴት ነው? ትራምፕም እንዲህ ነው ሀሳባቸውና እንዴት ነው?
0: አመሰግናለሁ በድጋሚ ወርቅነሽ። እዚህ ላይ ግን እኔ የማይገባኝ አንድ ነገር አለ። ደቡብ ሊባኖስ መንግስት ጋር የሚደረገው ድርድር መከላከያ ሰራዊታችን ከደቡብ ሊባኖስ ለማስወጣት ነው ወይስ እውነተኛ የሰላም ድርድር ፈልገው ነው እዛ የተቀመጡትኝ? ይሄ ይወስነዋለኝ። መከላከያ ሰራዊታችን ከደቡብ ሊባኖስ ለማውጣት የሚደረግ ስምምነት ከሆነ ይሄ ምንም አይነት ስምምነት ፈልገውም። ደቡብ ሊባኖስ ሂዝቡላን መሳሪያ ማስፈታት ከቻለ እኮ ሂዝቡላ መሳሪያውን ከጣለ ከሊባኖስ ጋር እኛ ጦርነት የለንም። ከሊባኖስ ህዝብ ጋር እኮ በሰላም ከሊባኖስ ጋር በሰላም ነው የምንኖረው። ግን ይሄን የመከላከያ ሰራዊት አሁን ሰሞኑን ትናንትም እንደነበረው አንዳንድ ቦታዎችን እየለቀቀ እየወጣ የደቡብ ሊባኖስ ወታደሮች እየተተኩ በቦታው እንዲያውም በአንድ ገጠር ቦታ ውስጥ ነዋሪዎቹ እንዲመለሱ የተደረገበትኝ ሁኔታም አለ። ለዚህ ነው ድርድር የተቀመጡትኝ ወይስ በእውነት ለዘላቂታ ለሰላም ድርድር የተቀመጡበት ሁኔታው ምንድን ነው? እንዴት ነው የሚካሄደው? ይሄ እኮ እዚህ ላይ አሁን ሂዝቡላ ሺ የሚባል ሃይማኖት ዘርፍ ተመልካት ተከታይ ነው። ከሊባኖስ ጦር ውስጥ ምን ያህል የሂዝቡላን የሚደግፉ እንዳሉ ታቀለሽ 70% ቢያንስ ሰባጁ የሊባኖስ ወታደር የሂዝቡላ ያጎት ልጅ የወንድም ልጅ የት ልጅ በዝምድና የተሳሰሩን በሃይማኖትም በዘርፉም አብረው የሚሄዱ ናቸው። እንደነ ሁለቱን አሁን ጦርነት ሊገጥሙ የሚችሉት መሳሪያ ለማስፈታት የሚችሉት እንዴት ነው?
1: ስለዚህ ሐሳብ
0: አሜሪካኖች አሁን እዛም ያደረጉት ምንድነው? በዚህ በድርድሩ መሃል እኛ አዛን ሆናለን ባለፈው ሳምንትም ተነጋግረንበታለኝ የካታርና የኢራን ተወካዮች መጣው በዛ ድንበሩን በሰላም ለማስከበር እነሱ ያደርጋሉ። በዚህ ላይ አሜሪካ የበላይነቱን ተቆጣጥራለች። አሜሪካውም ተታደርገው የደቡብ የሊባኖስ ወታደሮችን እዛ አካባቢ የሚሆኑተኝ እሷ እየመረመረች ከህዝቡላ ጋር ዝምድና እንደሌላቸው ግንኙነት እንደሌላቸው እየመረመረች እንደገና ደግሞ የሆላንድ ስዊዘርላንድ
1: የሊባኖስ መከላከያ ሰራዊት ተሰለጠና
0: ይህ ሁሉ ጋጋታ ዳቦ ለመቀማት ነው። ይህ ሁሉ ዳዳታ ዳቦ ለመቀማት ነው። ይህ ሁሉ እንትን ምንድነው መከላከያ ሰራዊታችን በትክክል ለማስወጣት ነው። ከዛ እና ሂዝቡላን የልብ ልብ መስጠት ነው። ትራምፕ በዚህ ዙሪያ የሚያደርጉት ነገር በእውነት በጣም የተሳሳተ መንገድ ነው የሚራመዱት ያለ። ይሄ ካውን በፊት ጀምረውት የነበሩትን ስራ በሙሉ ዙረው እንደገና ያፈረሱት የናዱት የሚመጣበት ሁኔታ ነው። ራሱ የሊባኖስ መንግስት ተጠናክሮ ያለ የሊባኖስ ባለፈውም ተነጋግረናል። የኢራንን አምባሳደር ኮ ውጣ ብለው የተናገሩት የህግና የፍትህ ሚኒስተሩ ምንድነው ያሉ? ኢራን በሀገራችን ላይ በሊባኖስ ጣልቃ በመግባት ባደረሰች ብንጥፋት በሙሉ ካሳ መክፈል አለባት። አሁንም ባለም አንፈልጋትም ብለው እየተናገሩ እንደገና አሁን ከህዝቡላ ጋር ተደራደሩ ከህዝቡላን በመደገፍ የሚያደርጉት አሜሪካኖች የሚያደርጉት ሂደት ይሄ ዘላቂ ሰላም ሊኖር አይችልም። ምናልባት ይሄ አሁን የሚያደርጉትኝ በእውነት እንደኔ አመለካከት ካታርን ፓኪስታንን ኢራንን ለማስደሰት እንጂ በእውነት በትክክል የሊባኖስን ህዝብ የሚወክል ድርድር ነው ብዬ አላስብም።
1: አስቸጋሪ ነው። ሊባኖሳውያንም የሊባኖስ መሪዎች አሁን ያለውን አቋም እንደማይጠቅማቸው እየገለጹ እየተቃወሙ ነው ያሉት። በአሜሪካ በኩል የሚቀርበውን ሀሳብ እንግዲህ አስቸጋሪ ነው ያለው ሁኔታ። ትራምፕ እንዴት ነው እንደው በየቀኑ የሚናገሩት ነገር የተለየ
0: ለመጀመሪያ ጊዜ ነው ያሉ። ቅድም በዜናም እንደተመለከትኩት ከሶስት ሺህ ዓመት ወዲህ በመካከለኛው ምስራቅ ሰላም ሊሰፍን ነው ሰፍኗል። በተለይ ደግሞ እኔ ባደረግኩት ታሪካዊ ስምምነት ላይ ኢራን የኒውክሌር ቦምብ ባለቤት አትሆንም።
1: አው እንደተንደሰቡት ምን እየመሰላቸው እኮ
0: ኤርዶዋንን ይሄን ያህል ሹመት መካስ ይሄን ያህል በጣም ጥሩ መሪ ነው ምንም እንኳን ከእስራኤል ጋር ወዳጅ ባይሆንም
1: ያው ለሰጭ እኮ
0: እኔ እንዳልኩት ነው የሚያደርጋው እንዴ እኔ ሰው አንዳንዴ ስመለከተውና ሁኔታውን ሳይው እንዴ በምን አይነት ነው የሚመለከቱት እሳቸው ነው ምለው እኔ ወይስ እሳቸው ሐሳብ ወይስ አንዳንዴ ምንም የሚሉ ነገር አሉ መሰለሽ? ትራምፕ እንደዚህ ሆኑት በአጠገባቸው ያሉት ሰዎች ባለሙያ አይደሉም ትብለው የተናገሩበት ሁኔታ አለ። አንዳንድ እንደምሰማኩና ምናልባት የነገር ወት ይሁን ትክክለኛውን ድርድር ዛ ይነግሯቸዋል ማለት ነው ወይስ ምን እንዴት ነው ሊሆን የሚችለው ይሄ ነገር?
1: እንግዲህ የሚሰሙት እሳቸው ናቸው።
0: ኢራን እንደፈለገች በየሰከንዱ ሐሳቧን እየቀያየረች ትፈልጊን ከፍታል ትፈልጊና እንዴ
1: ኢራን እንደው መስታቸው ስልጣን ላይ የሚቆዩበትን ጊዜ ለመጥፎ ነገር እንዳትጠቀም አሁን ስጋቱ እሱ ነው። ምክንያቱም መስታቸው በየጊዜው የሚሉት ነገር አይታወቅም አቋማቸው ይጸናም ስላልሆነ አስቸጋሪ ነው። ኢራን ይህን አጋጣሚ ትጠቀማለች የሚል ከፍተኛ ስጋት አለ። አይቼው ሌላው እንደው ባለን አጭር ጊዜ ጠቅላይ ሚኒስትሩ ለአንድ አመት ተኩል ያካሄዱትን የምስክርነት ቃል መስጠት ሂደት በተለይ 2000 በተባለው የክስ መዝገብ አለቀ። በዚህ ዙሪያ የሚሰጡት የምስክርነት ሂደት የሚል መረጃ እያየን ነው። ለሊት ጀምሮ ትናንት ምሽት ዛሬ ግን በተከታታይ ደግሞ ለአምስት ቀናት ችሎቱ መካሄድ ይቀጥላል።
0: በሳምንት
1: አዎ። እንዴት ነው
0: በእኔ በሁለት መልክ በሁለት መንገድ ነው የማየው። አንደኛ እስራኤል ሀገር የዲሞክራሲ ሀገር እንደሆነች መጠን ጠቅላይ ሚኒስትር እንኳ ሆነውም በተጠረጠሩበት ክስ ምርመራ እየተካሄደባቸው ምንም የፈለገ የሀገር መሪ ቢሆኑም በዚህ ጦርነት ላይ ቢሆንም ምርመራውን እየተቀጠለ ያለበት ሁኔታ በአንድ በኩል ስታዩ በእውነት የዲሞክራሲ ሀገር በመሆኑ ትንሽ ደስታ ሊሰማሽ ይገባል። በአንድ በኩል ደግሞ ስታዩ ደግሞ ቋቅ የሚልሽ ነገር አለ። አንዳንዴ ከመጠን በላይ ስለዛ መስማትም አትፈልጊው። በሆነው ባልሆነውም ነገር ጠቅላይ ሚኒስትሩን ወደዛ ቦታ ማምጣት፣ መውሰድ፣ መመርመር ማለት ነገሮችን ማዘገየት ይቻላል እኮ። ይህን ያህል አስቸኳይ የሚመጣ ነገር የለም። ግን በዚህ ፍርድ ሂደት በእውነት ክደት ቃላቸውን በሚሰጡበት ሰዓት እንዴ ነው ያቋረጡ ወጥቶ የሀገር ጉዳይ ስላለ እና ባንድ በኩል ስታዩ ይሄን ዲሞክራሲውን በጣም የዲሞክራሲውን ተገን በማድረግ ከሚገባው በላይ የሚደረግ ለአድማጭም ለህዝብም ጆሮአችን እስከሚቆስልስ መስማት እስከማንፈልግበት ድረስና ሆን ተብሎ የሚደረግ መስሎ የሚታይ እንቅስቃሴ ነው መስሎ የሚታየውና አሁን ደግሞ እንዴ በሳምንቱ አምስት ጊዜ ቆይ እሳቸውም እየተጠሩ እንደገና አሁን እንደዚህ አምስት ቀን ሊመጡ ነው ወይስ ለብቻው ነው?
1: በዚህ ሁኔታ በርግጥ የሚቻል ማይመስልም። ምናልባት እንግዲህ የፍርድ ቤት ችሎቱ ሂደት በዚህ ሁኔታ ይቀጥላል ነው እንጂ ፍርድ ቤት የሚሰጠው ድምዳሜ ይኖራል እንግዲህ የምስክር ቃላቸውን ሰጡ በኋላ በነበረው ሂደት እንጂ መቼም አምስት ቀንም አንዴቱ ነው። እሳቸው ያው ስራ ከስራቸው አንፃር ያው ዛው ሊቀመጡ
0: ይገርም ነው ብቻ ሂደቱ አንዳንድ ጊዜ ምንድነው በቀድሞ ጊዜ ኢትዮጵያ አንድ መሪ ነበሩ አሉ።
1: ያለን ጊዜ አጭር ነው ሳጥረው ፕሮግራም አለን
0: እንደውም ለሌላ ጊዜ እናስተላልፈው እና ይሄን
1: አረ ልብ ሰቀይ ነው እንግዲህ
0: ምን እንዳሉ እንደውም እናወራለን አሁን ሰዓታችንን እንጠቀምበትና ላላን ፕሮግራም እንሂድ
1: ይሻላል። እሺ አዎ በኋላ መጨረሻ ላይ እንደገና እንገናኛለን። ወደም ቀጥለው ዝግጅት እንለፍ።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያሰራጨውን ዝግጅት እንሆ ጀመረ።
0: ጤናስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ሁለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሐሚሺ ዩድ በታሙዝ ታፍሺን ፔይባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁን 25 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 18 ቀን 2018 ዓመተ ምህረት ነው። የከሰዓት በኋላ ማሪኛ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዛፈር ሳሊም ሲሆን ሌላ የቴክኒክ ባለሙያ የምጣ እየታየ ነው። የስቱዲዮ ተረኛ አስተናጋጆች ሻያው ደጉ፣ አይቾው ባየና ወርቅነሽ ሸቴነን። በስርጭታችን በቅድሚያ ዜና እናሰማና ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ መዝናኛ ዝግጅታችን ሰዓቱን ጠብቆ ይቀርባል። ስርጭታችን እስከ 2 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የሰዓቱ ዜና በአይቾው ባየ ተዘጋጅቶ ይቀርባል።
2: ወርቅነሽ አመሰግናለሁ። አርስተ ዜና፣ በአዛ ሰርጽ አንድ ሰራተኛ መሞቱ ተገለጸ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሃይማኖተኞች ፓርቲ ቃል ገቡላቸው ተባለ። በኢራንና በአሜሪካ መካከል ያለው ድርድር እንደቀጠለ ነው። ፕሬዚዳንት ትራምፕ ከኢራን ጋር ባደረጉት የታሪካዊ ስምምነት ኢራን የኒውክሌር ቦምብ ባለቤት ሳትሆን ቀራለች። በኒዚዮላ ርዕደ መሬት ተከሰተ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። በአዛ ሰርጽ አንድ የሰራተኛ መሞቱ ተገለጸ። ይህ ሰራተኛ በኻኒዮኑስ አንድ ህንፃ ለማፍረስ በተደረገ ዘመቻ ስራ ህንፃው ተደርምሶ መገደሉ ተገልጿል። ግለሰቡም ራአድ አቡ አልኪን የተሰኘ ግለሰብ ሲሆን ጃልባሊያ በተሰኘ መንደር እንደሞተ ተገልጿል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሃይማኖተኞች ፓርቲ ቃል ገቡላቸው። ጠቅላይ ሚኒስትሩ ሃይማኖተኞች ፓርቲዎች የኦሪት ትምህርትን ህግን በክኔሴት ለማጽደቅ በሚቀጥለው ሳምንት በፍጥነት ለማሳለፍ ጥረት እንደሚያደርጉ ቃል ገብተውላቸዋል። ይህ ህግ ካለፈ ሃይማኖተኞች ተማሪዎች ወደ ወታደር ቤት ላለመሄድ ይከላከልላቸዋል ተብሏል። ሃይማኖተኞቹም ጠቅላይ ሚኒስትር ቃል ገቡትን እንዲፈጽሙ አስፈላጊ ከሆነ በክኔሴት ኮሚቴዎች ጉዳይ ቀርቦ እንዲወያዩበት ግፊት እንደሚጠብቁ አስታውቀዋል። ይህም እስከሚሆን ድረስ በክኔሴት እስካሁን ድረስ የሚወስዱትን እርምጃ በድምፅ አሰጣጡ ላይ እንደማይሳተፉ ገልጿል። በኢራንና በአሜሪካ መካከል የሚደረገው ድርድር እንደቀጠለ ሲሆን ካታር እንዳለችውም ይህ የተለየ ኮሚቴ ተቋቁሞ የውሉን ስምምነት በውይይት ጀምረዋል ብላለች። ቃል አቀባያችን ሽሞን ሚጃን እንዳስደረሰን በዶሃ የውጭ ጉዳይ መስሪያ ቤት ጉዳዩን ይፋ አድርጓል። ፕሬዚዳንት ትራምፕም በተደረሰበት ስምምነት ደስተኛ እንደሆኑና ለኢራንም አብዛኛውን የጠየቀችውን ጥያቄ እየተወች እንደሆን ገልጸዋል። ይህ በዚህ እንዳለ ፕሬዚዳንት ትራምፕ ከኢራን ጋር ባደረጉት ታሪካዊ ስምምነት ኢራን የኒውክሌር ቦምብ ባለቤት አትሆንም ሲሉ ተናግረዋል። ፕሬዚዳንቱም እንደተናገሩት በመጀመሪያ ጊዜ በ3000 ዓመት ውስጥ በመካከለኛው ምስራቅ ሰላም ሰፍኗል። ዓለማችን ከምን ጊዜውም በበለጠ አስተማማኝ ሰላም ላይ ትገኛለች። በቅርቡ የናዳጅ ዋጋ ይወርዳል። ዋጋውም ከኢራን ኒውክሌር ቦምብን ከመውሰዳችን በፊት ከነበረው ዋጋ ይቀንሳል ሲሉ ተናግረዋል። ትራምፕ ንግግራቸውን በመቀጠል ኢራን በሆርሙዝ መተላለፊያ የባህር ወሽመጥ ቀረጥ አስከፍላለሁ ካለች እንደማይስማሙና ይህንም እንደማታደርገው ቃል ገብተዋል። በአረብ እስራኤላውያን ያለው አምባጓሮ ግድያ እንደቀጠለ ሲሆን ትናንት ሌሊት ራምሌ አጠገብ በሚገኘው የአረቦች መንደር ጁዋሩሽ የተባለ በሚጠራው የ19 ዓመት ወጣት መገደሏ ተገለጸ። ፖሊስ ግድያውን ክስተት እየመረመረና ገዳዩን ለመያዝ እየተከታተለ እንደሆነ አስታውቋል። ይህ ዓመት ከጀመረ ወዲህ በአረብ እስራኤላውያን በኩል የተገደሉት 128 በላይ እንደሆኑ ተገልጿል። በኒዚዮላ በመሬት መንቀጥቀጥ ተከሰተ። በኒዚዮላ ትናንት ሌሊት በሁለት ጊዜ የደረሰ የረዳት መሬት ተከስቷል። ህንጻዎችም ከ10 በላይ የሚሆኑ ተደምሰዋል። በፍርስራሹ ስር የተቀበሩትን በህይወት ያሉት ለማዳን የአደጋ ጊዜ ሰራተኞች ጥረት እያደረጉ ነው ተብሏል። በዚህ ሁለት ጊዜ በተከሰተ ረዳት መሬት እስካሁን ምን ያህል ሰዎች እንደተጎዱ አልታወቀም። ነገር ግን ዛሬ ጧት የሀገሪቱ ቃል አቀባይ እንዳስታወቁትም 32 ሰዎች መሞታቸውና በሺዎች የሚቆጠሩ ከመሬት በታች መቀበራቸውን አስታውቋል። ምርጫ 2026 ግምታዊ ጥናቶች እንደቀጠሉ ነው። ከ 11 ቴሌቪዥን ጣቢያ ትናንት ባደረገው ግምታዊ ጥናት ምርጫው ዛሬ ቢሆን ማንን ይመርጡ ነበር ተብለው በመጠየቁ ግለሰቦች ላይ የሰጡት መልስም ያሻር የተሰኘው ፓርቲ በጋዳይዚን ኮቲ የሚመራው 22 መቀመጫ በማግኘት ከናፍታሊ ቤኔት እና ከኤር ላፒድ ፓርቲ የሃድ ልዩነታቸውን ያሳደጉ መጥቷል። ይህም በመንግስትን በሚቃወሙ መራጮች ሙስት የተደረገ ግምታዊ ጥናት ነው ተብሏል። የናፍታሊ ቤኔት እና የኤር ላፒድ ፓርቲ 16 መቀመጫዎችን በማገኝ ከጊዜ ወደ ጊዜ እያሽቆለቆለ መምጣቱ ተገልጿል። የሊኩድ ፓርቲ ደግሞ 24 መቀመጫዎችን በማግኘት ከትናንት በአንድ መቀመጫ ከፍ ብሏል። የተጠናከረ መጥቷል ተብሏል። በደቡብ ሊባኖስ መከላከያ ሰራዊት አንድ መሰዋቱ ተገልጿል። መጋቢ 50 ለቃ ባለ በ50 ለቃ ባሳል ሳቪድ በተሰኘው በደቡብ ሊባኖስ በነበረ ዘመቻ ተሰውቷል። የቀብር ስነ ስርዓቱም ዛሬ በፒኪን በምሽቱ ከሰዓት በኋላ 5 ሰዓት ላይ ይፈጸማል። የ32 ዕድሜ ገደማ የነበረ ይህ ሻለቃ በሳር ጎላን በተሰኘ ብርጌድ በሹፌርነት ያገለግል ነበር። ነፍሱን ይማር። ጠቅላይ ሚኒስትር ቢንያሚን ኔታንያሁም የሀዘን መግለጫ ወጥተዋል። ጎበዝ ተባባቂ ጀግና ወታደር ነበር። በዱርዚሞች ማህበረሰብ ከእስራኤል ጋር ያለውን ግንኙነት የበለጠ ያጠናከረ ጀግና ወታደር ነው ብሏል። በእኔና በባለቤቴ እንዲሁም በመላው የእስራኤል ስም በእስራኤል ዜጎች ጋር ለቤተሰቡ መጽናናትን እመኛለን ብሏል። ይህ በዚህ እንዳለ በደቡብ ሊባኖስ አንድ ወታደር በትናንትናም ቆስሏል። ከደቡብ ሊባኖስ መከላከያ በሰራዊት በሚደረገው ዘመቻ በደረሰ አደጋ ወታደሩ ቆስሏል። ቁስሉም መካከለኛ ደረጃ ላይ ሲሆን ወደ ሆስፒታል ተወስዶ ሕክምና እየተወሰደ ይገኛል። የወታደሩ ቤተሰብ ቃል አቀባያችን ካርሜላ መናሼ እንደዘገበችልን ክስተቱ መንስኤ እየተመረመረ ስለሆነ፣ ነገር ግን አንዳንድ የተሳሳቱ ዜናዎች በዚህ ዘገባዎች በመውጣቱ ወታደሩን በመለከተ የሚወጡ ዘገባዎች በቤተሰብ ላይ ችግር እየፈጠሩ ነው። ከእንደዚህ አይነት ክስተት እንቆጠብ ስላስታውቃለች። ይህ በዚህ እንዳለ በጋዛ ሰርጥ የሽብርተኛ ጅሃድ ኢስላም ሽብርተኛ አዛዥ መገደሉ አስታውቋል። ይህ ሽብርተኛ የተለያዩ መሳሪያዎችን በማዘጋጀት የታወቀ ቀንደኛ ጠላት ነበር። ባለፉት 3 ቀናት መከላከያ በወሰደው እርምጃ ተገድሏል። በሃኒዮንስ በደረሰን መረጃ የተለያዩ መሳሪያዎችን በማቀነባበር ይሰራ የነበር በተወሰደበት እርምጃ መገደሉን በደረሰው ዜና ለማረጋገጥ ተችሏል። የአሜሪካ መንግስት ለቱርክ ሞተሮችን ለመሸጥ ቃል መግባቱን መስማማቱ ተገልጿል። ይህ ሞተር በተለይ ቱርክ በምታመርታቸው ተዋጊ የጦር አውሮፕላኖች የሚገጠም እንደሆነ ተጠቅሷል። ይህም ቱርክ በጦር መሳሪያ ራሷን የቻለች እንድትሆን ታስቦ ከ10 ዓመት በላይ የተገነባ እንደሆነ ተገልጿል። የአሜሪካ ኮንግረስ ይሄን ይቃወማል። ትራምፕ ሲናገሩም የቱርክ ፕሬዚዳንት ኤርዶዋን ጥሩ መሪ እንደሆኑና እኔ የማዛቸውን ያደርጋሉ፣ ለምሳሌ በጦርነቱ እንዳይሳተፉ ጠየኳቸው፣ ሳይሳተፉ ቀርቷል። ምንም እንኳ ከእስራኤል ጋር ያላቸው ወዳጅነት ባይሆኑም በአካባቢው ጥሩ መሪ እንደሆኑ እናውቃለን ብለዋል። በመጨረሻም የአየሩ ጸባይ ብዙም ለውጥ የለውም። ከተለመደው ወቅቱን የጠበቀ ነው። በዛሬው ዕለት የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌም እና አካባቢው 28 ዲግሪ ሴንቲግሬድ፣ ቴል አቪቭ እና አካባቢው 29 ሃይፋ እና አካባቢው 28 ጽፋት እና አካባቢው 29 ቢርሸባ እና አካባቢው 32 ኢላት እና አካባቢው እስከ እኩለ ቀን ድረስ 38 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ተመራማሪዎች። ወርቅነሽ የሰዓቱ ዜና ስካውን ነበር።
0: አይቼው እናመሰግናለን። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ዛሬ በሚገርም ሁኔታ እንዴ በቀንም መስራት እኮ መጣው ማለት ነው። አብዛኛውን ጊዜ ማታ ወይም ቀን ነው። ሻኛው ደግሞ የጥንቱ የጧቱ
1: እንዲያ ባል እንግዲህ ደናናች እንዴት ነው ዜናውን ሰማንና በቀጣይነት ያለን ቅድመ ተከተሉ ምን መለከተው ዜና አቅራቢ እንግዲህ ያለውን ወቅታዊ ጥያቄዎችን ያነሳል።

0: ፓርቲዎቹ ከጠቅላይ ሚኒስትሩ ጋር እየሰሩ ያሉት አሁን አብረን አንሰራም እያሉ ነው። እንግዲህ የቀረው ነገር ምንድነው? ጥብር መንግስትን በድምጽ ያው ተጀምሯል። በድምጽ ብልጫ ያው ክነሴቱ ምክር ቤቱ እንዲበተን እና ወደ ምርጫ ወደ ቀጥሩት ወራታ ከሆነም የምርጫ እንደገና ወደ 26ኛው ፓርላማ ክነሴት መስከረም ወር አጋማሽ ላይ አለያም በጥቅምት ኦክቶበር ላይ በመጪ ካዳል ተብሎ ይተበቃልና ከዚህ ጋር በተያያዘ ይሄን የፖለቲካ አሁን ዋዜማ ላይ እንበለው የፖለቲካ ብሔራዊ ምርጫ የሚካሄድበት ጊዜ በሚቀርበት ጊዜ የፖለቲካ አመራር ኃይላቸውን ማጠናከር ይፈልጋሉ። የሊኩድ ፓርቲም ጥምር መንግስት እየመራ ያለው ደግሞ የፖለቲካን ሁኔታ በጠንቀይን በቀጣይነትም ለማስተዳደርና በህዝብ ለመመረጥ ደግሞ እንቅስቃሴውን ይቀጥላልና አሁን ላይ ሆኖ ግን የከባድ የፖለቲካ ንትርክ ተከስቷል። ይህም ወታደሮች ወጣቶችን የሃይማኖት ኦሪት መጽሐፍ የሚም ብቻ ነው ሌላ ነገር ውትድርና አገልግሎት አናገለግልም ያሉ እዚህ ጋር በተያዘ ደግሞ ያው ትዛዝ ይቀበላሉ አምቢተኞች
1: ከሃይማኖት መሪዎች
0: ይታሰራሉ። ይህን በመቃወም ትናንት መጠነ ሰፊ ከባድ ሁከት ረብሻ የሀገራችን ጎዳናዎችን ሁሉ በመዝጋትን የተቃውሞ ሰላማዊ ሰልፍ አካሂደው ነበረ እና እንግዲህ በቀጣይነት
1: እሺ ወርቅነሽ አንቺስ እንዴት እንተመለከቻሽ ሆነት እንደዚህ ነው ግን እስከ መቼ ነው ይሄኮ አንዳንዴ እንደው ምንድነው የሚባል ከህግ ውጭ መሆን አይደለም እንደዚህ ነገር ዛካይል
2: እንግዲህ ከህግ ውጭ ብዙ ጊዜ ተነጋግረንበታል እንግዲህ ይባላል አዎ ከህግ ውጭ ሆነ ነው እንግዲህ የህብረተሰቡን እንቅስቃሴ ማስቆም የራሳቸውን ህይወት አደጋ በሚጥል መንገድ ማለት ነው እንግዲህ ከህግ ውጭ ሆኖ ብዙ ነገሮች አሉ። ትናንት በነበረው ሰልፍ ራሱ በመኪና አደጋ ብዙ ዜጎች ቆስለዋል። እንግዲህ ከመካከላቸው ነፍሰ ጡር ሴት እንዳለችበት ነው የሰማነው። እነተም ብዙ ከህግ ውጭ ሆኖ ነገሮች አሉ። ግን ያለው ተጨባጭ ሁኔታ በሚያሳዝን ሁኔታ ይሄ ነው። እዚህ ጋር ተያይዞ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንግዲህ ኢሻያው እንደጠቀሰው ምርጫ ሚካኤል ብሔራዊ ምርጫ በቅርቡ ነው። የሃሬዲ ማህበረሰብ አባላትን የሚወክሉ የክነሴት አባላት የጠየቋቸው የተለያዩ ህጎች አሉ እንዲጸድቁ በክነሴቱ። አንዱ ህግ ሊሙርቶራ የኦሪት ትምህርት መሰረታዊ ህግ ሆኖ እንዲደነገግ ኦሪት የሚማሩ የሽባ የሃይማኖት ተማሪዎች ያው እንዳያዙ
3: በኦሪት በፊት ሲናገር አዎ ይሄ
2: በፖሊስ እንዳይዛቸው እንዳይታሰሩ እንግዲህ ምናልባት ይሄ ህግ ይጸድቃል ተብሎ ነው የሚጠበቀው በቅርቡ ጠቅላይ ሚኒስትሩ
3: ለዚህም ነው ቀደም ሲል በዜና እንዳስተዋወቁትም ቃል የገቡላቸው ጠቅላይ ሚኒስትሩም ይሄ ነው አንዱ
2: አንዱ እንግዲህ ህግ ነው በቅርቡ ይጸድቃል ተብሎ የሚጠበቀው ጠቅላይ ሚኒስትሩ ፈቃደኛ ሆነው ይጸድቃል ተብሎ ይጠበቃል። ምናልባት ይሄ ህግ ከጸደቀ አይ እኔ ማራለሁ ያው የሽባ ተማሪ ነኝ ይያሉ በቁጥጥር ስር የሚውሉ ተማሪዎች ቁጥር አናሳ ሊሆን ይችላል። ምናልባት እንዲህ አይነት ችግሮች ሊቀንሱ ይችላሉ። አሁን ትልቁ የሰላማዊ ሰልፍ የሚካሄደው ወደ መከላከያ ሰራዊት ለመዝመት ፈቃደኛ ያልሆኑ ወጣቶችን በቁጥጥር ስር ስለሚውሉ የነሱን መታሰር በመቃወም ነው እና ከባድ ነው ያለው ሁኔታ። በአጠቃላይ
3: ሳውዲ አረቢያስ ፋርስ ባረሰላጤ ሀገራትን ከኢራን ጋር ለማደራደር ትንትንትል ይሆናል ምንድን ነው የሚል በቅርቡ ተጀምሮ ነው የሚሄድ ፕሮግራም ገለጻ አለ ታስተናግዳችሁ ይባላል። በዚህ ላንችም አጠራርግሽ ተመልክቶ ኢሻያው በሰፊ ይመለከተዋል።
2: አዎ እንግዲህ አሁን በመካከለኛው ምስራቅ ባሉ ሀገራት መካከል ያለው ሁኔታ እየተለወጠ ነው። እንደምናስታውሰው ከሳምንታት በፊት ኢራን ሁሉንም ያው በውርጭፍኝ እየደበደበች ነበር። እንግዲህ ኢራን ያላጠቃችው የባህር ሰላጤው ሀገራት ብዙም የለም ማለት ይቻላል በአብዛኛው። አሁን ግን ከአሜሪካና በኢራን መካከል ስምምነት ላይ የተኩስ አቁም ስምምነት ለ60 ቀናት ከተደረሰ በኋላ ይህን አጋጣሚ ለመጠቀም ኢራንም ከአካባቢ ሀገራት ጋር እንግዲህ በደህንነት ላይ የተመሰረተ ስምምነት በጋራ ደህንነት አንድ ላይ ለመስራት ብንደርስ እኔ ችግር የለብኝም ደስተኛ ነኝ በማለት ጥሪ ያቀረበች ትገኛለች። ሳውዲ አረቢያ እንግዲህ ያው ታስተናግዳለች የሀገራቱን ድርድር ስምምነት ላይ ይደረሳል እየተባለ ነው። በኳታር በኩልም ኳታር እርዳታ እያደረገች ነው ለኢራን።
3: የሚገርም ጉዳይ ነው በጣም በጣም በጣም። ኢሻያው እንዴት ትመለከቷል ይሄን?
0: በዚህ ጉዳይ ላይ በዚህ መካከለኛው ምስራቅ እኔ እበልጣለሁነት ከኔ እኔ ከሁሉም የምመራ እኔ ነኝ ባይነቱም ይህ ጸባይ ያለው ሁኔታ ነው በመካከለኛው ምስራቅ። ምን በዓለማችን ላይ እንዲህ አይነት ስነ ምግባር አለ? አሁን ላይ ሆና በጦርነት የቆየችው ኢራን በእንግዲህ እኔ ነኝ ነገረፈጅ በተለይ የራሷን ውስጣዊ ችግር ብቻ ሳይሆን የ

0: ሂዝቡላና በእስራኤል ውስጥ የሚገኙ ፍልስጤማውያን የሐማስ ድርጅትም አነገር ፈጅ ይህን ጉዳይ በተመለከተ የኢራን ከአሜሪካ ጋር እያደረገች ባለው የተኩስ አቁም ድርድር በትናንትናው ዕለት ከቴሄራን አንድ የኢራን ከፍተኛ ባለስልጣን ለጋዜጠኞች በሰጠው መግለጫ ከሊባኖስ ከአሜሪካ ጋር እያደረጉ ባሉት የተኩስ አቁም ድርድራቸው የኢራንን ብቻ ሳይሆን አጀንዳ በዋናነት ኢራን የፍልስጤምን ሕዝብ ጥያቄ አዎ በተመለከተ በጠረጴዛ ዙሪያ በአጀንዳ ጥያቄ ላይ አስቀምጣለሁ በማለትና እኔ ነኝ ኃላፊ ባይናትና ከዚያ ጋር በተያዘ ነው ደግሞ አሁን
1: ዞሮ ዞሮ የበላይነቷን አለው እያለች ትሄዳለች። እንደው የሚቀጥለው ሳቂት ሰዓታችን ለመቆጠብ ኋላ አጠራጥር እያንመለክቶ ይሻየው ባንተ ነው ያለው። ታሁንም ፕሬዚዳንት ዶናልድ ትራምፕ በኢራን ቁጥጥር በተለይ ኑክለር ቦምብን ዓለም አቀፍ ኑክለር ቦምብ ተቋም ተወካዮች ጋር ምናልባት አሜሪካኖች አብረው ሊሳተፉ ይችላሉ የሚል መግለጫም አለ። እንዴት አየው ይሄን?
0: እንግዲህ ይሄም በአሜሪካና በኢራን መካከል የተኩስ አቁም ስምምነትን ከምን ደረጃ ላይ ደርሷል? እንዴት ነው ያለው? በፋርስ ባረሰላጤ ተጨባጭ ሁኔታ ድርድሩ እየተካሄደ ነው? አንዳንዴ የተለያየ የሚያሳስት መረጃ
1: ግን ዓለም አቀፍ የኒውክሌር ቦምብ ተቋማትን እነሱን ተወካዮች ወደ ኢራን ይሄዳሉ ተብሏል። ከነሱ ጋር አብረው የአሜሪካ ልዑካን ቡድን አብረው እንደሚሄድ ይተጠቀሰ ነው ያለ። ምን ያህል እውነት ነው ይሄ?
0: ይህ እንግዲህ በቀጣይነት እንዲህ አይነት ዜና ሰማን። ግን በቀጣይነት ደግሞ በየጊዜው ኢራን አይ ምንም አይነት ዓለም አቀፍ የኒውክለር ተቆጣጣሪ አካል በዚህ በሀገሪቱ የሚገኙ ጣቢያዎች አላስገባም አላስፈትሽም የሚል ዜና ይደርሳል። ውሎ አድሮ ደግሞ እንደገና አዎ መተው መፈተሽ ይችላሉ። ይሄ በጣም የሚያጋባ ዜና የሚያሰማን ያለንም ካልከው በእርግጥ የደረሱበት ስምምነት ተግባር ላይ እየዋለ ነው ማለት ነው አይደለም? እንግዲህ በዚህ በተመለከተ ወርቅነሽ በዚህ በዋናነት የፋርስ ባረሰላጤን ሁኔታ ተጨባጭ ሁኔታ ለምንድን ይህን ጥያቄ አነሳሁት? ከጠዋት ጀምራ መረጃዎችን ዜናዎችን በማቅረብ ረገድ እና
2: አይቸውና ኔን ያረፈድ ጀምረን ዛሬ በቀንም ተገኝቷል።
1: ተገኘው ዛሬ። እሺ ይህ የዶናልድ ትራምፕን ሀሳብ እንዴት ነው? እንዴት ታየዋለሽ? ምን ያህል እውነት ሊሆን ይችላል?
2: የዶናልድ ትራምፕ ሀሳብ እኔ እውነትም ነው ሀሰትም ነው ትክክልም ነው አይደለም ለማለት እንደምናውቀው አስቸጋሪ ነው። ሀሳባቸው በየጊዜው ስለሚለዋወጥ እንዳልከው ኢራን ውስጥ አሁን እንግዲህ ዓለም አቀፉ የአቶሚክ ቦምብ ተቆጣጣሪ ተቋም ሰራተኞች በቅርቡ ይገባሉ ለቁጥጥር ነው የሚባለው። በኢራን በኩል ደግሞ በጦርነቱ ጊዜ ጥቃት የደረሰባቸው ጣቢያዎች ላይ ጉብኝት አይካሄድም ብለዋል። በአሜሪካ እንዲህ የሚባል ነገር የለም፣ ሁሉም ጣቢያ ላይ ጉብኝት ይደረጋል፣ ተስማምታለች ኢራን እየተባለ ነው። በኢራን በኩል ግን በእነዚያን ነገር አልተስማማንም ብሎ ማስተባበላቸውንም ቀደም ብሎ በመረጃዎች እናስታውሳለን።
1: እንዴት ነው ታዲያ አሁን ፕሬዚዳንት ትራምፕ የእኛን ልዑካ ቡድን አብረው ይሳተፋሉ የሚሉትኝ? ማንን እንመንኛ? ማንን
2: እንግዲህ ብያለሁ፣ እርግጠኛ ሆኖ መናገር አይቻልም። ግን ያሉት ምንድን ነው እንዳልከው ባሳለፍነው ሌሊት የአሜሪካ ባለሙያዎችም ከዓለም አቀፉ የአቶሚክ ቦምብ ተቆጣጣሪ ባለሙያዎች ጋር ወደ ኢራን ይገባሉ ተብሎ እንደሚጠበቅ ተናግረዋል። ዞሮ ዞሮ እንግዲህ ዓለም አቀፉ የአቶሚክ ቦምብ ተቆጣጣሪ ተቋም እኮ ኢራን ውስጥ ይሰራ ነበር እስከ ቅርብ ጊዜ ድረስ ያው ቆጣጠር ይሰራ ነበር። ግን በዛም ስር ሆኖ በማይታወቅ ቦታ ኢራን የኡራኒየም መጠን እያብላላች ኒውክሌር ጦር መሳሪያ ለመገንባት ትሰራ ነበር። እና እንግዲህ ይሄ የሚያስቀረው ከሆነ ጥሩ ነው። ዞሮ ዞሮ ግን ሁሉም ኳታር አሁን የኳታር የውጭ ጉዳይ ሚኒስተር ባወጣው መግለጫ የአሜሪካ የውጭ ጉዳይ ማርኮ ሮቪዮም ኢራን የኒውክሌር ጦር መሳሪያ ባለቤት አትሆንም በጭራሽ፣ ስምምነቱን ስታከብር ብቻ ነው እኛ ምንፈርመው ብለዋል ማርኮ ሮቪዮ። በግድ በኮል መኪር በዝም ብሎ አይደለም፣ የግድ መስማማት የለብንም ከኢራን ጋር ስምምነቱን ስታከብርና እርግጠኛ ስንሆን ነው የኒውክሌር ቦምብ መሳሪያ ለመገንባት ያው ሀሳብ እንደሌላት እንደማታደርገው እርግጠኛ ከሆነ ነው ምንፈርመው እያሉ ናቸው። አይታወቅም አሁን ያለው ሁኔታ፣ ምናልባት በቅርብ ቀን ሌላ ሆኖም ልናየው እንችላለን። እንግዲህ የጊዜ ጉዳይ ነው።
1: እሺ፣ ዓለም አቀፍ የወንጀለኞች ፍርድ ቤት ተቆጣጣሪውን የነበሩትን በተለይ ሁላችሁም እናስታወሳቸው አቃቤ ሕጉ ካሪም ሃን ከመስሪያ ቤቱ ሰራተኞች ጋር በፈጸሙት ያልተጠበቀ ጾታዊ ግንኙነት ምክንያት ሊባረሩ ለማባረር እያሰብ ነው የሚባል ዜና አለ። እንዴት አየሽው? ከዛ ያሻየው ይመለከተዋል።
2: እንግዲህ ይህን ነገር ያው እኛ ቀደም ሲል አይተነዋል። ትናንት ጀምሮ የወጣ አዲስ ያው የዓለማችን መነጋገሪያ ርዕሰ ጉዳይ ነው። በሄግ የሚገኘው የዓለም አቀፉ ፍርድ ቤት አቃቤ ሕግ ናቸው። ደቡብ አፍሪካ እስራኤልን በከሰሰችበት ጊዜ እናስታውሳለን፣ እንግሊዛዊ ናቸው። ካሪም ሃን ከፍርድ ቤቱ ሰራተኛ እንግዲህ ከቡድን አባላቱ ከአባላቱ መካከል ካንዷ ጋር ያልተገባ ጾታዊ ግንኙነት ስለፈጸሙ በዚህ ምክንያት ከሐላፊነታቸው እንዲባረሩ የመስሪያ ቤቱ ተቆጣጣሪ ቡድን የመከረበት ያሰበበት እንደሆነ ነው መረጃዎቹ የሚመለከቱት። ምናልባት ካንዶር በኋላ በኒውዮርክ በሚካሄደው አጠቃላይ የአባል ሀገራቱ ጉባኤ ላይ ከተመከረ በኋላ የመጨረሻ ውሳኔ ይደረሳል ተብሎ ነው የሚጠበቀው። እና ያለን እንግዲህ በሂደት የሚሆነው ነገር
0: እኔ በዚህም በተመለከተ ዓለም አቀፍ የፍርድ ቤትን በተመለከተ ወርቅነሽ ተንትነዋለች። ግን በእውነት መጥፎ ነገር የሰራ ሰው በሰፈረው ቁና ይሰፈርበታል፣ ከስልጣን ይወገዳል። ለእስራኤል ጸረ ጠላት ነው የነበረ እና ዋጋው ይከፈልለታል። እንግዲህ ወደ ምንድን ነው የሚቀረን?
1: ሞንዲያል
2: ስፖርት የዓለም ዋንጫ ጨዋታ።
0: እሺ እንግዲህ አይታላችሁ እንግዲህ በአጠር መጠን ባለመልኩ ያስፈ እንግዲህ ይህ ዓለም አቀፍ የዋንጫ ከጀመረ ከሁለት ሳምንታት በላይ የዘለቀ ስለሆነ አሁን እንግዲህ የአምርጦ ምንድን ነው አሸንፎ ማምለጥ ምን ነው
2: ወደ ጥሎ
1: ማለት ነው
0: ማለት ነው 16 ቡድኖች አረጋግጠዋል። እንግዲህ
1: አዎ ይሄን እንግዲህ እናያለን። ብቻኛ በነበረው ጨዋታ ዙሪያ እኛ ትንሽ ትኩረት እናደርግና ያው ዛሬ ጨዋት ማለት ይቻላል
2: ጀምር
1: የደቡብ አፍሪካ እንደው ምን ደቡብ ናቸው ለባዶ በሆነ ደቡብ ኮሪያን ያቸነፉበት አለ። ቺኪያና ሜክሲኮም እንደዚሁ
2: 3-0
1: ለባዶ በቴኮ 0-0 የተለያዩበት አለ። ብራዚል ስኮትላንድን 3-0 በሆነ ውጤት አቸንፋለች። ሞሮኮ ሃይቲን 4-2 ውጤት አቸንፋለች።
2: ካናዳም
1: ስዊዘርላንድ እና ካናዳ 2-1 በሆነ ስዊዘርላንድ አቸንፋለች። ካናዳ ነጥብ ጣለች ማለት ነው። እዚህ ጋር ካታር እንዲሁም ካታር በቦስኒያ ጋር 3-1 በሆነ ውጤት ተቸንፋለች። ካታር ተቸንፋለች።
0: ወደ ቤቷ ተመለሳለች ማለት ነው። ለቀጣይ ጨዋታ አትቀርብም። እሺ
1: እና ይሄን የመሰለ ጨዋታ ነው ያለው። ዞሮ ዞሮ ይሄን ስፖርት ይመስላል። በስፖርቱን
2: ቀጣዩ የበለጠ እንግዲህ ያው ያጓጓል ለመከታተል ወደሚቀጥለው ዙር ስለሚያልፉ ወደ ዋንጫው ምናልባት የትኛው ቡድን የትኛው ሀገር የትኛው ብሔራዊ ቡድን ዋንጫው ዲበላ ይሆን ለማለት እንግዲህ ምንደርስበት ደረጃ ላይ ነን። ለማንኛውም እናመሰግናለን። ወደም ከጥሮ ዝግጅት እንደለፍሻ ያወደጉ
0: ግን እኮ ዛሬ የተጫወተው ሁሉ ተንትናቹ የስፖርት አፍቃሪ ያን በቀጣይነት ምን ይጠብቃሉ መረጃ በዚሁ የቦድ ዓለም ዋንጫ በዛሬ
2: እሺ ያለን ጊዜ ፕሮግራም ስላለን የተቀረጸ ፕሮግራም ምናልባት ጊዜ ካለን በኋላ እንመልከተው ሻየው።
0: አዎ ዛሬ ማታውን ለምሳሌ ኢኳዶር እና ጀርመን 11 ሰዓት አካባቢ ጨዋታሉ። ኢኳዶር ጀርመን አዎ ያልነ ቶኒሲያ እና ሆላንድ ሌሊቱ ላይ 1 ሰዓት 2 ሰዓት አካባቢ ጨዋታሉ። ቱርኪያ እና አሜሪካ ሌሊቱን 4 ሰዓት 5 ሰዓት ጠዋት ላይ ይጫወታሉ ማለት ነው። እንግዲህ
2: ለስፖርት አፍቃሪዎች እናመሰግናለን። ወደሚቀጥለው ዝግጅት እንላለን።

ጤና ይስጥልን ክብራትና ክብራን ያምደ መዝናኛ ፕሮግራም ተከታታዮቻችን እንደምን ሰነበታችሁ? እነሆ ሳምንታዊ የመዝናኛ ዝግጅታችን ማቅረብ ጀመርን። ዛሬም እንደተለመደው እናንተን ያዝናንዱ ያስተምራሉ ያልናቸውን የተለያዩ ጥንክሮች ከሙዚቃ ጋር በማዋዛት ይዘን ቀርበናልና እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮን እንዲሆን አስቀድመን እንጋብዛለን። ራስን ማሻሻል የህይወት ትልቁ ስራ ነው ይለናል ቀጣዩ ጽሑፍ። በህይወት ውስጥ ትልቁ ስኬት ከሌሎች ሰዎች መብለጥ ሳይሆን ትላንት ከነበርንበት ማንነት ዛሬ የተሻለ ሆኖ መገኘት ነው። ራስን ማሻሻል የአንድ ቀን ስራ ሳይሆን የለት ከለት ጉዞ ነው። ራስን ለማሻሻል ቀጣይነት ያለው ትምህርት ዕውቀት ማለቅ የለውም። በየቀኑ አዲስ ነገር ለማወቅ ጥረት እናድርግ። መጽሐፍ ማንበብ፣ አዳዲስ ክህሎቶችን መልመድና ከሰዎች ተሞክሮ መማር አእምሮን ያሰፋዋል። ሁለተኛ፣ ምቹ ቀጠናን መልቀቅ። እድገት የሚመጣው ፈተና ባለበት ቦታ ነው። አዳዲስ ነገሮችን ከመሞከር አንፍራ። ስህተት ብንሰራ እንኳ ያ ስህተት ለበለጠ እድገት መሰላል ይሆነናል። ሶስተኛ፣ ጊዜንና ልምድን መመርመር። በየቀኑ መጨረሻ ላይ ዛሬ ምን ሰራን፣ ዛሬ ምን አሻሻልን፣ ዛሬ ምን ተማርን ብለን ራሳችንን ጠይቅ። መጥፎ ልምዶችን በመልካም ልምዶች መተካት የማንነት ለውጥ መጀመሪያ ነው። አራተኛ፣ አዎንታዊ አካባቢን ወይም ጥሩ አካባቢን መፍጠር። የሚያሳንሰንን ሳይሆን የሚያሳድገንን፣ የሚተቹንን ሳይሆን የሚያበረታቱንን ሰዎች መቅረብ አለብን። የምንውልበት አካባቢና የምናያቸው ነገሮች እኛን የመቅረጽ ትልቅ ኃይል አላቸው። በአጠቃላይ ራሳችን ለማሻሻል የምናደርገው ጥረት ውጤቱ ወዲያው ባይታይም በሂደት ግን ማንም ሊነጥቀን የማይችለው ትልቅ ሀብት ይሆንልናል። ዛሬ ለራሳችን የምንሰጠው ዋጋ የነገ ማንነታችን ይወስነዋል። ትልቁ ስራ ራስ ላይ መስራት ነውና። ምንጭ፣ የስኬት ምስጢር፣ ጥበብና የፈጣን እርካታ ወጥመድ። በአሁኑ ዘመን ብዙዎቻችን ጠዋት ከእንቅልፋችን ስንነቃ መጀመሪያ የምናደርገው ነገር ቢኖር ስልካችንን ማንሳት ነው። ወደ ማህበራዊ መገናኛ አውታሮቻችን እንደ ፌስቡክ፣ ቲክቶክ እና ቴሌግራም እየገባን ሳናስበው 2-3 ሰዓታት ያመልጡናል። ትልቅ ስራ ለመስራት ስናስብ ግን አእምሯችን ወዲያው ይደክመዋል፣ ወዲያው ይሰላቻል። ለምንድነው ከባድ ግን ጠቃሚ ስራዎችን መስራት የምንሰለቸው? ለምንድነው ከባድ ግን ጠቃሚ ስራዎችን መስራት የምንሰላቸው ብለን ስንጠይቅ ብዙ ምላሽ ይኖራል። ስልክ ላይ ሰዓታትን ማባከን የማይሰለችን በስነ ልቦናና በነርቭ ሳይንስ ጥናት ይህ የፈጣን እርካታ ሱስ ይባላል። ስልካችን ላይ የምናገኘው እያንዳንዱ ላይክ ወይም ኖቲፊኬሽን ወይም አጭር ቪዲዮ ለአእምሯችን ፈጣን ደስታን ይሰጣል። ይህ ሲለመድ አእምሯችን መጽሐፍ ማንበብ፣ ስራ መስራት ወይም አዲስ ክህሎት መማርን የመሰሉ አድካሚ ግን ውጤታማ የሆኑ የረዥም ጊዜ ስራዎችን መጥላት ይጀምራል። የሳይንስ ሊቃውንት እንዲህ ይላሉ፣ አእምሮህን በነፃና በፈጣን ደስታዎች ካደለብከው እውነተኛ ስኬት የሚያስገኘውን ከባድ ጉዞ መቋቋም ያቅተዋል ይላሉ። በትክክለኛው ጊዜ ከቴክኖሎጂ መራቅ ራስን መቅጣት አይደለም፣ ይልቁንም ለታላቅ ዓላማ አእምሮን መልሶ ማደስና ትኩረትን መሰብሰብ ማለት ነው። ብልህ ሰው ለጥቂት ሰከንዶች ስሜት ሲል የህይወት ዘመን ስኬቱን አያባክንም። ዛሬ ቆም ብለን ራሳችንን ጠይቅ። ስልካችን ላይ የምናጠፋው ሰዓት ከአምስት ዓመት በኋላ ለምንፈልገው የህይወት ደረጃ ሊያደርሰን ይችላልን ብለን እንጠይቅ። መልሳችን አያደርስም ነው። እንደዛ ከሆነ ዛሬ ስልካችን ጥቂት ሰዓታት ዘግተን አእምሯችን ነጻ በሚያደርግና እኛን ለስኬት በሚያበቃ ነገር ላይ እንሰማራ። ምንጭ፣ የአእምሮ ነጻነት። ንቅሳት አይደለም ተንኮል አይሁን እንጂ የርኩሰት ሐሳቡ፣ ክፋት አይኖር እንጂ ጥላቻም በልቡ፣ ጥላትም ወዳጅም የሩቅም የቅርቡ፣ ሰባሪው ነቋሪው በሰበብ አስባቡ፣ ባልዋለበት ሚያውል ስሙን አቆሻሹ፣ ሰዳቢው ረጋሚው እልፍ ቢሆን ከሳሹ፣ ግን አውቆበት ያኗኗሩን ዘዴ፣ ሰው በአምላኩ ታምኖ በፍቅር ከናኘ፣ በመንፈስ ከጸና በምልአት ከተቀኘ፣
መስመሩን ጠብቆ በህግ ከተዳኘ ሌሎች የሚሉትን ሆኖ ካልተገኘ ቢታማ ቢረገም ምንትሴም ቢባል ስሙ ቢብጠለጠል ቢሰደብ ቃል በቃል በአሰት አሉባልታ ስሙ ከተፈተነ የሚባለውንም በርግጥ ካልሆነ ሰምቶ ንቆ ማለፍ መቻል ከተካነ መጀመሪያውኑ ፊትም ካልቀሸመ ካልተሸራረፈ ካልተሰነጠቀ ካልተስለመለመ ንክ ከሌለው በቀር ቀድሞም ካልታመመ በእምነት በጽናት በሰው ልክ ከቆመ የትኛውም ትችት የምላስ ጽየፋ የማንም ነውራፍ ያንደበት ውረፋ የትኛውም ስድብ ብላጊ ዘለፋ በማንነት ላይ ለዝንት የሚታተም እድሜ ልክ ማይፋቅ ከነፍስህ የሚላተም አብሮህ የሚቀበር ንቅሳት አይደለም በሰከንድ ነው የሚለቅ ከሳቅህ አልፍም የምላስ ትረባ የሰነፎች ስድብ የማይረባ ቃል የበረታብህ ቀን ከቶም እንዳታዝን ካለ ግብርህ ልክህ ያልሆንከውን ቢባል ልብህ ካለ ትጽና እለፈው በቀላል እንኳን ያፍ ስድብ ሰማይ ምድር ያልፋል እንኳንስ ያፍ ስድብ ሰማይ ምድር ያልፋል ደራሲ ሶላ የሃላባው

ሀገራዊው አባባል ዝምታ ወርቅ ነው እንደሚለው አንዳንዴ ዝም ማለትን ብንለምድ ጥሩ ነው። ለሰው ልጅ አንደበቱን ከፍቶ መናገርን ለመማር 2 አመት ብቻ ነው የሚፈጅበት። ይህንን አንደበቱን መዝጋትን ለመማር ግን ከ60 አመታት በላይ ይፈጅበታል። እናም በተናደድን ጊዜ በረድ እስከምንል ድረስ ዝም ማለትን ብንለምድ ጥሩ ነው። ያንድን ሁኔታ ሙሉ ታሪክ በማናውቅበት ጊዜ በግምት ከመናገር ይልቅ ዝም ማለትን እንልመድ። መናገር የፈለግነውን ነገር ብንናገረው የተፈጠረውን ሁኔታ ለመለወጥ ምንም መዋጮ እንደማይኖረው ሲገባን ዝም ማለትን ብንለምድ መልካም ነው። ስሜታዊነታችን ከምክንያታዊነታችን በልጦ ሲገኝ ዝም ማለትን እንልመድ። በተናገርነው ቁጥር የተናገርነውን ነገር በመጠቀም ሁኔታውን የሚያባብሰው ሲያጋጥመን ዝም ማለትን እንልመድ። አንዴ የተነገረ ነገር የት ሊደርስ እንደሚችል ስለማናውቅ በሰዎች ፊት የማናወራውን ነገር ሰዎች የሌሉበትን እየጠበቅን ከማውራት ይልቅ ዝም ማለትን እንልመድ። በማገባንና ባልገባን የሰው ነገር ላይ ከመናወራ ዝም ማለትን እንልመድ ይላሉ ምሁሩ ዶክተር ኢዮብ ማሞ። ጊዜ የማይቆም ወንዝ ነው። አንዴ ካለፈ አይመለስ። ለመኖር ማይበቃህን ጊዜ በማብራራት አትጨርሰው። ዛሬን በጥበብ የሚጠቀም ሰው ነገን በደስታ ያገኛል። ጊዜ ወርቅ አይደለም፣ ከወርቅ በላይ ነው። ስለዚህ በጊዜ ወስን። ውሳኔህ ወደ አንተ አይመጣም፣ ወደ ውሳኔ ሂድ። የጠፋ ጊዜ አይመለስም። ትላንት ከነበርክበት ቦታ መሮጥ ባትችል ዛሬ ተራመድ። ጊዜን የሚያከብር ሕይወቱን ያከብራል። የሚወራ ሳይሆን የሚኖር ታሪክ ይኖረዋል። ጊዜን የሚያከብር ሕይወቱን ያከብራል። የሚወራ ሳይሆን የሚኖር ታሪክ ይኖረዋል። ሕይወት ከሰዓት ጋር የሚሮጥ ጉዞ ነው። በአንዳንድ ሰዎች ምክንያት አትቁም፣ ጉዞን ቀጥል። ጊዜ ብዙ ቁስሎችን ያድናል። ሰዓት ማሰርህ በቂ አይደለም፣ ሰዓትን መጠቀም ጀምር። ምንጭ ምርጥ ጽሑፎች። ሰው ሁሉም ይያለው ምንም እንደሌለው ባክኖ የሚቀረው ትኩረት ሲያጣ ነው ይለናል ቀጣዩ ጽሑፍ። ምንጫችን 25 የስኬት ቁልፎች የሚለው መጽሐፍ ነው። አዎ፣ በመሩት መመራት ብርቅ አይደለም። ይልቅ ብርቁ መምራት ነው። በተከፈተ በር መግባት አዲስ አይደለም። ከዚህ ይልቅ ከባዱ አዲስ በር መክፈት ነው። አድናቂና ደጋፊ መሆን ብዙ ጥረት የሚፈልግ ጉዳይም አይደለም። ይልቅ ዋናው ጥረትና ትጋትን የሚፈልገው ተደናቂና ተወዳጅ መሆኑ ነው። ይህን አለኝ ያንን የለኝም ማለቱን አቁምና ባለህ ነገር ፍሬ ማፍራት ጀምር። ማንም ሲነዳህ እየተነዳህ፣ ማንም አውቅልሃለሁ ባይ ሁሉ የነገርህን ትርክት እያመንክ አንዱ ከመሬት ተነስቶ ሌላውን የሚያጠለሽና የሚያጥላላ ነገር ሲያነሳ እያዳመጥክ ትኩረትህን እዚህም እዛም እየበተንክ ለደቂቃዎች ራስክን ሰብስቦ ውስጥህን አረጋግቶ መኖር እያቃተህ የተለየ ነገር በሕይወቴ ይከሰታል ብለህ እንዳትጠብቅ። አዎ ጀግናዬ፣ ተሰብሰብ። ራስህን ሰብሰብ አድርግ። ትኩረትህ ላይ አተኩር። ዋና ነገርህ ላይ አተኩር። ትክክለኛውን አስፈላጊውንና ወሳኙን ነገር ያለ ረፍት ፈልግ። ትኩረትህን የትም እየጣልክ በተባለው ሁሉ እየደነገጥክ ላየው ሁሉ አስተያየት እየሰጠህ በማገባ ሁሉ ጣልቃ እየገባህ መባከንክን አቁም። ምርታማነትህ የሚያሳስብህ ከሆነ ትኩረትክን አጥብቀህ ጠብቀው። የእውነት በሕይወት ላይ ተጨባጭ ነገር ማምጣት የምትፈልግ ከሆነ ብክነትክን ቀንስ። ራስህን ወደ አንድ አቅጣጫ ሰብስበው። ሐሳብህን ፈራስ ይዘው። ለእንቅስቃሴ ትርጉም ፈልግለት። ቀላል ሕይወት በምኞት ሳይሆን በከባድ ልፋትና ጥረት የሚመጣ ነው። ገና ከጅምሩ የትኩረት አቅጣጫውን በሚገባ ያልተረዳ ሰው ስለ ሕይወቱ ቅለትና ክብደት ከመጨነቁ በፊት የትኩረቱን አቅጣጫ ማስተካከል ይኖርበታል። አዎ፣ እስከ መቼ በተበታተነ ሐሳብ በተበታተነ መርህ ሕይወትህን እንደምትመራ ራስክን ጠይቅ። እውቀቱ፣ ጥበቡ፣ ማስተዋሉ እያለህ ስለምን ከውጤት ጎዳና እንደራክ፣ ስለምንስ ሕይወትህን በአግባቡ መምራት እንደተሳነህ ራስህን መርምር። እንደምትችል ማንም ያውቃል። ጉብዝናህን ማንም ይመሰክራል። ብዙ ችሎታ እንዳለህ ማንም ይናገራል። ነገር ግን በችሎታህና በጉብዝናህ ምንም የተለየ ውጤት ስታመጣ አትታይም። ትኩረትህን መሰብሰብ ባለመቻልህ ብቻ ሙሉ ሕይወትህን እያባከንክ እንደሆነ አስተውል።
ሁሉ ነገር ይያለ ምንም እንደሌለው ምስኪን ሰው መኖር ይብቃ ያለን ሁሉ በትኩረት አማጥተ ተጠቀመው በስጦታህ ማሸነፋ ቆምና አይነህን ወደ ጥራትና ውጤታማነት አዙር ትኩረትህን ሰብስብ ስጦታህን ተጠቀም የህይወት ደረጃህን ከፍ አድርግ ይልቅ ንፍራ አሳ የብስ ሊጎበኝ ቅድ ከነደፈ አይጥ ከድመት ጋር በፍቅር ከከነፈ ቀበሮ ለበግ ልጅ ምክርን ከለገሰ ሰይጣን ክህነት ወስዶ ቆሞ ከቀደሰ ቅል ድንጋይን ጠርቶ ዱላ ከገጠመ ጅብላ ህያ ዝኖ ወዶ ካስታመመ ዶሮ በጋን ታልባ ወተት ከተጠጣ ከሚሆነው ይልቅ የማይሆን ከመጣ ልክ ያልሆነ ነገር መሆን ከጀመረ ፍቅር ነው አትበል እውነት ከተሻረ ይልቅ ስንፍራ ነገር ሲገላበጥ ኤሊ ለማራቶን በጊዜ ሲመረጥ ፍሩ ይልቅ ንፍራ ደራሲ ስንታየው ሀብታሙ ልቤ ይወድሻል ከምነግርሽ በላይ በቃል በተግባሬ እጅግ ይወድሻል ልቦናዬ ፍቅሬ አንዳንድ ስሜቶች ጠልቅ ስለሆኑ አይቻላቸውም በቃል ሊተመኑ አሁን በቀደምለት ስትናፍቂኝ ጊዜ የተሰማኝ ስሜት በውስጠኛው ደርዜ ሳስብ ሳስላስል ልጽፈው አልኩና ተወት አደረኩት ስሜቴን የሚሸከም ቃል አጣሁኝና ደሞ በዚህ ሰሞን እሷን ሲለኝ ለመግለጽ ፈልጌ ማሰብ አደከመኝ ያሁኑን ስሜቴን የሚሸከመውን ቃል ፈልጌ አላገኘሁ ልቤ ይወድሻል ደራሲ ሄኖክ ክበበው

የተከበራችሁ አድማጮቻችን ለዛሬ ባቀረብነው የመዝናኛ ፕሮግራም ትንሽ ትምህርት እንዳገኛችሁና ዘና እንዳላችሁ ተስፋ እናደርጋለን። ሳምንት ሌላ የመዝናኛ ፕሮግራም ይዘን እንቀርባለን። የዛሬውን የመዝናኛ ፕሮግራም አዘጋጅቼ አቀረብኩላችሁ ሰጠኝ ዘመነ ነኝ። ሳምንት በሌላ የመዝናኛ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ መስመር ላይ አቶ ተስፋዬ
1: የሃይማኖት
0: ተናስተልን እንደምን ውላላችሁ ተስፋዬ?
2: ተናስተልን ሻራካቸው እንዲሁም መስራ ባልደረቦች እና አድማጮቻችን
1: እናመሰግናለን። አቶ ተስፋዬ ትናንት እንግዲህ ያው ሃይማኖትን በተመለከተ ትናንትም በቴላቪቭ የእግር ጉዞ ነበር መግለጫ ተሰጥቷል፣ ያው ሰልፍ ተካሂዷል። እንዴት ነበር? እስኪ ስለሱ ልናነጋግርህ ነው የደወልነው። ትናንት አልተመቸንም፣ ደውለን ነበር፣ ያው አልተመቻችሁም እዛ ላይ ስለሆናችሁ። እንዴት ነበር?
2: አዎ እውነት ነው። በቅድሚያ እናንተንም እናመሰግናለን፣ እየደወላችሁ ስለ ህዝቡ መረጃ ስለምሰጡልን። ትናንትም ደውላቸው አጋጣሚ እዚያ ቃለ መጠይቅ እያደረግን ነበር እና ተመቸንም። ያው ምልሽ አዲስ ነገር ብዙም የለም። ያው ህዝቡ ግን
0: ተሳትፎ እንዴት ነበር? ብዛት ሰዎች መጡ?
2: በዛ ያለ ህዝብ ነው ትናንት መጥቶ የነበረው። እንዲያውም መንገድ ተዘግቶባቸው ብዙዎች የቀሯሉ። በአብዛኛው የተሳተፈው እንግዲህ ነጩ ነው። በእውነት የእኛ ሰው ይህን ያህል ብዙም ተሳትፎ አልተሳተፈም። ያው ብቻ በአጠቃላይ ከእስከ ዛሬው በዚያ ያለ ሰው ተገኝቶ ነበረ። ያው ተመስገን ነው እንግዲህ።
1: በዛ ያለ ሰው እንግዲህ ነጮች ነው ያበዙት፣ እንደምትለው ነጮች ነው በብዛት የመጡት።
2: አዎ ነጮች ናቸው፣ አብዛኛው ነጭ ነው የመጣው። በተለይ የአንቱሹም ቤተሰቦች እዚህ ቴላቪቭ አካባቢ በቅርብ የሚኖሩ ኢየሩሳሌም፣ በተለያዩ ቦታዎች ነጮች ናቸው
1: የበለጠ። አሁን እንደው እስራኤል ማህበረሰብ እየገባው ነው እያወቀ ነው ስለ ሃይማኖት ትላለህ?
2: ምንም አልገባውም። የሚገርምሽ ትናንት አፍጋና እንኳን መኖሩን የማያውቅ አንድ ነጭ መርካስ ከሌታው እኔ ወደ አፍጋናው ልሄድ ስመጣ ከሞዲን መጥቶ የሃይማኖትን ቤተሰቦች ላገኝ ነው አለኝ። በሩ ላይ ሲወጣ እና አልሰማሁም አፍጋና መኖሩንም ስለሷ መጥፋቱንም በቅርብ በሁለት ወር ውስጥ ነው የሰማሁት ነው ያለው። እና ብዙ ህዝብ እንዲያልሰማ ነው እኔ አሁን ትናንት የተረዳሁት። የእኛ ህብረተሰብ እንኳን ያው በእናንተም በአይቲቪ የቴሌቪዥን ፕሮግራምም ይሰማል።
1: የእኛ እንኳን ያውቃል፣ ያው የእኛ ህብረተሰብ ያውቃል ብዬ አላስብም።
2: ያውቃል፣ የእኛ በሰው ያውቃል። ነጩ ግን ብዙ እንደማያውቅ ነው የተረዳሁት ትናንትና። እና የእኛ ሰው ዝምታው በጣም አሳዝኖኛል በእውነት። ብዙ የሚያዝን ሰው አለ፣ ብዙ ከንፈሩን የሚመጥ ብዙ የሚጸልይ ሰው እንዲያለ አውቃለሁ። ግን ከንፈር በመምጠጥና ዝም ብሎ ይቺ ልጅ በማለት ምንም አዲስ ነገር ስለማይመጣ ወደ ትግሉ ህዝቡ መሳተፍ አለበት። ይሄ ችግር የኛ ብቻ አይደለም፣ እንደ ኢትዮጵያዊነታችንም እንትን ሲሉ ያሳፍራል።
1: ምን ነበር አሁን ትናንት እንደው የተወካይ የመንግስት አካላት ተወካይ የመጡ አሉ? የተሰጠ የተነገረ ነገር አለ? ንግግር ያደረገ አካል አለ?
2: የመንግስት ተወካይ የለም። አዎ ትናንትና አንዲት ነጭ ብቻ ከነሴት መጣ ነበረ ጉዞውን ስንጀምር። እሷም ወዲያው አይዟችሁ እንግዲህ እግዚአብሔር እርዳ ምናምን ብላ ነው የሄደችው እንጂ የእኛ ተወካዮች አንድም የመጣ የለም። ያው አሁን እንደምታዩ የፖለቲካ የምርጫ ጊዜ ስለሆነ ሁሉም ወደዚያ ሩጫ ነው እንጂ አሁን ትኩረት ወደ ሃይማኖት የለም።
0: ወደፊትስ ምን የታሰበ ጉዳይ አለ? በዚህ አይነት መንገድ ትቀጥላላችሁ ጉዞውን? ምናልባት የእግር ጉዞውን ኢየሩሳሌም አካባቢ ወይም እንዲሁ በሌሎች ከተሞችስ ለማድረግ የታሰባለ? እንቅስቃሴውስ እንዴት ነው?
2: አዎ የታሰባለ። ያው እንግዲህ ትግሉ ይቀጥላል። ልጅ ነው የልጅ ነገር፣ አንድ መረጃ ሳይገኝ ክፉን አድርስ እንጂ የሞተ ሰው ቀብረ ነፍሱን ይማር ትላለህ። እኛም ነገ ከሞት የምንቀር የለም የወረፋ ጉዳይ እንጂ። ግን በህይወቱ ያው ምጻ ልጅ እንደዚህ ጠፍቶ ሲቀር ህይወት አይደለም እኛም የምንኖረው ከባድ ነው። ትግሉ ይቀጥላል። ያው ሞጨሻ ባትም በኪካር አቱፊም አለ በስራ ብርሸባ ና ሮብሮብ ደግሞ በሀይፋ ሰላማዊ ሰልፍ ይካሄዳል። ኢየሩሳሌም ደግሞ ከየትኛው ቦታ ላይ እናድርግ እያልን ገና እየተመካከር ነው። ከሆነ ሰልፍ ኢየሩሳሌም ወደ መንግስት አካላት ለማድረግ እቅድ ያለ፣ ግን የት ቦታ እንደሆነ ተወሰነም ወደፊት ያው እናሳውቃለን።
0: አዎ በእርግጥ አንዳንዴ የእኛን ሰው ለምሳሌ አሁን ተለያዩ አካባቢ በሚደረግ ሰላማዊ ሰልፍ ላይ ወይም በእንደዚህ አይነት ናል መምጣት እንኳ ከሌላ ቦታ መምጣት ሊከብድ ይችላል። ነገር ግን በየከተማው አሁን እንዳልከው በሚደረጉት እንቅስቃሴዎች ላይ ቢያንስ የከተማው ነዋሪ እንዲመጣ እንዲሳተፍ የሚደረጉ እንቅስቃሴዎች ቅስቀሳዎችስ አሉ ወይ?
2: ቅስቀሳዎች አሉ፣ ሙከራዎች አሉ። ግን ምን መሰለህ የእኛ ሰው አንዳንዴ ሁሉን ማለት ሳይሆን አንዳንድ ሰዎች ኤፎ ሚስታራ ኤፎ ናታንያ ኤፎ ምናምን የሚባል ሰው እዚያ ሲል አንዳንድ ሰዎች እንደሚነግሩኝ እነሱ የሚመስላቸው መንግስትን የምንቃወም እኛ የፖለቲካ አላማ የለንም፣ ግን እነዚህ ሰዎች ኃላፊነት ስላላቸው ቤንጀቪርም የደህንነት ኃላፊ ስለሆነ ጠቅላይ ሚኒስትሩ ሻባክን ለመፈረም ኃላፊነት ስላለው እንዲሰሙ እንጂ እኛ የእነሱን ፖለቲካ ተቃውመን ወይ ሌላ ነገር አይደለም። እንደዚህ አይነትም ሀሳብ ያላቸው ብዙ ሰዎች አሉ። ወይ ወደ ፖለቲካው በደንብ ያልገባቸው ወይ ደግሞ ምን ለማለት ለመግለጽ ይከብደኛል። እና እኛ አሁንም መናገር የምፈልገው በዚህ እኛ የፖለቲካ አባልም አይደለንም፣ አላማውም ሀሳቡም የለንም። እኛ ልጃችን ለመመለስ ነው ትግል የምናደርገው። እና እውነት ህዝቡ ዘር
1: ይሄ ፖለቲካ ጋር የሚያገናኘው ነገርም የለም። እንደዚህ የሚያስብ ሰው ካለ ትንሽ ችግር ነው፣ መገንዘብ አለበት ያለውን ተጨባጭ ሁኔታ። ቅዳሜ እንግዲህ ሙጼ ሻባት የአሁኑ ሻባት ይጀምራል ቴላቪቭ የሚካሄደው ሰልፍ።
2: የሮብ ሀይፋ አለ በቅራት በጾሜት
1: ይዛርሳል
2: ጾሜት አባር አለ ቅዳሜ የሚቀጥላል። እና ለህብረተሰቡ ይህንን ነገር እንደ አተኩሮ እንዲረዱልኝ እፈልጋለሁኝ። የፖለቲካ ዓላማ አይደለም፣ የምንም አይደለም። እነዚህን ሰዎች ስማቸውን የምንጠራው ኃላፊነት ስላለባቸውና
1: እንግዲህ እንደዛ የሚያስብ ካለ ምናልባት ሌላ ጊዜ ሰፋ አድርገን እናነጋግራችኋለን እንጂ ልጅ ን ያህል ነገር የዘጠኝ ዓመት ልጅ ጠፍታ መዳረሻው ጠፍቶ እንግዲህ ከአንድ ዲሞክራሲያዊት ሀገር ሁሉም ፖሊስ ሻባክ ሞሳድ ያለባት ሀገር ለዛውም እስራኤል ልጄ ጠፋች ፈልጉልኝ ብሎ መጠየቅ ፖለቲካ ነው የሚል ካለ ትንሽ ችግር ይመስለኛል። በሰፊው ሌላ ጊዜ እንወያይበታለን። አሁን ጊዜያችን እያለቀ ስለሆነ ነው
2: ነገር በሰፊው ብታስረዱልኝ ደስ ይለኛል።
1: እናንተ ጋር እንወያያለን። አሁን ስርጭታችን ስለተጠናቀቀ ነው ይቅርታ ጋር። ሰሞኑንም እንግዲህ ስለ ፕሮግራሙ ቅዳሜ ሮብ ስለሚካሄደው እንወያያለን፣ እንጠይቃችኋለን። እናመሰግናለን አቶ ተስፋዬ። እሺ፣ ሰላሙን እንግዲህ ቸር ያሰማ። የሃይማኖት ነገር
0: በጣም እንግዲህ ሁላችንም በእውነት
1: ህመም ነው።
0: ርቀት ቦታ መሄድ ባንችልም እንኳ በየከተማችን
1: በሚካሄዱ እንትን መሳተፉ መልካም ነው፣
0: መልካም ነው። እዚህ ላይ አንድ ለማስተካከል ያህል ወርቅነሽ መሆን ያለን በተመለከተ ሜክሲኮና ቺኪያ ሶስት ለባዶ በሆነ
1: እናመሰግናለን። ጥሩ እንግዲህ በየጊዜው ማስተካከያው ያስፈልጋል። እናመሰግናለን ለቴክኒክ ባለሙያው ለሄሌል ጉትማን ምስጋና ይድረሰው። እንግዲህ ሻያው ደጉ አይቸው ባይና ወርቅነሽ የነበር መልካም ምሽት አድማጮች፣ መልካም ቀን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
0: የተከበራችሁ አድማጮች እንዴት ዋላችሁ? በያላችሁበት እንዴት አመሻችሁ? ጤንነታችሁ እንዴት ይጠበቃል? እኛ ደህና ነን። እለቱ እንደብራያን ዘመን አቆጣጠር ዩድ በታሙስ ታብሽን ፔባብ እንደ አውሮፓ ዘመን አቆጣጠር ጁን 25 ቀን 2008 ዓመት 2026 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ እለተ ሐሙስ ሰኔ 18 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ዛሪፍ ሳሊም፣ የስቱዲዮ ተረኛ አስተናጋጁ ኢሻያው ደጉ ነኝ። ያለን ዝግጅት የሰዓቱን ዜና፣ ወቅታዊ ዘገባ፣ ሳምንታዊ የወጣቶች ፕሮግራምና ቃለ ምልልስ አለን። አሁን አዎ የቴክኒክ ባለሙያዎችም ስነሱ መለዋወጫ ሲያደርጉ የመጣው የቴክኒክ ባለሙያችን ደግሞ ያይር ኒውማን ነው የሚሆኑ። እንግዲህ ዜናውን ጀመርን። በእንዲህ ሁኔታ ዜናውን እናቀርባለን። አርዕስተ ዜና፣ ትናንት ማታም ይፋ የሆነው የካናዳ ሾት ዜና የህዝብ አስተያየት ግምገማ እንደሚያሳየው ከሆነ የናታንያ ቡድን ደጋፊ በክነሴት ውስጥ ወደ 53 መቀመጫዎች መጠናከሩ ተገለጸ። ትናንት ምሽት በደቡብ ሊባኖስ በወታደራዊ ድጋ ለህይወቱን ላጣም የፒኬኤን ሰፈር ነዋሪ የ32 ዓመቱ ተጠባባቂ ሚሉይም የ50 አለቃ ባሳል ሳዊድድ የቀብሩ ስነ ስርዓት ከቀትር በኋላ በሺዎች የሚቆጠር ህዝብ በተገኘበት ተፈጸመ። ነፍሱን ይማረው። የእስራኤል ጥምር መንግስት ክነሴቱ ፓርላማው ከመበተኑ በፊት የኦሪት ቶራ ትምህርትን በተመለከተ ያለውን መሰረታዊ ህግ ለማስደቅ ሂደቱን እያፋጠነ ነው። የክፋሪዮና ከተማ ከንቲባ በከተማቸው አጠገብ በሚገኝ ወታደራዊ አናገለግልም የሚሉ ወጣቶች የእስር ቤት ጣቢያ ተዘግቶ ወደ ሌላ ቦታ እንዲዘዋወር ጠየቁ። ምክንያቱም በዚህ ብዙ ሰዎች ሰላማዊ ሰልፍ ጩኸታቸው እየረበሻቸው ስለሆኑ ነው። የመከላከያ ሚኒስትሩ ቃጽ እንደተናገሩት እስራኤል ኢራን ላይ እየተካሄደ ባለው ጦርነት እስካሁን በተገኘው ስኬቶች ብቻ በቃ ማለት የለብንም፣ እንቀጥላለን አሉ። በደቡብ ሊባኖስ ከቀትር በኋላ ሁለት ሰዎች ያለ ሰው አውሮፕላን ተኩስ መገደላቸውን የአገሪቱ ዜና ምንጮች ገለጹ። በቬኔዙዌላ በተከሰቱት ሁለት የመሬት መንቀጥቀጥ አደጋ የሞቱ ሰዎች ቁጥር እስካሁን ከ160 በላይ ደርሷል። እንዲያውም በሺዎች የሚቆጠሩ ሰዎች ሙተዋል የሚል ስጋት አለ። ኢራን ሰላም እንዲሰፍን መልእክተኞቿም ካልሰሩ በመካከለኛው ምስራቅ አገሮች ሰላም አይሰፍንም ሲሉም የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናገሩ። የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። ትናንት ማታ ይፋ የሆነው ዘገባ የካናዳ ሾት ዜና አውታር የህዝብ አስተያየት ግምገማ እንደሚያሳየው የናታንያሁ ቡድን ደጋፊ በክነሴት ውስጥ ወደ 53 መቀመጫዎች ተጠናክረዋል። ይህም ከቀድሞ ከባለፉት በተካሄዱ ግምገማ ጥናቶች የህዝብ አስተያየት መስጫ ጋር ሲነጻጸር የአንድ መቀመጫ ጨምሮ አሳይቷል። በጋዲ አይዝንኩት የሚመራው የአሻር ፓርቲ አባል የሆኑት ኦሪት ፋራካሽ ሃኮሄን ምርጫው ገና 4 ወራት እንደቀሩት ናቸው። በዚህ ተጨማሪ ህዝብ አስተያየት መስጫዎችም ይታያሉ፣ ብዙ ልውውጦች ይከሰታሉ። ዚላይ አሉ በንግግራቸው ዚላይ የእስራኤል ህዝብ ችላ ያለ መንግስት አለም ተጠባባቂ ምድዊ ወታደሮችን ተወት ያደረገ የንሮ ውድነት የማይመለከት አጣሪ ኮሚቴ የማቋቋም የሙስና መንግስት ነው። ለጥቅምት 7 ጀብሮ የፖለቲካ አጣሪ ኮሚቴ በፖለቲካ መሪ ኮሚቴ ምትክ ውል እያደረጉ ሲሆን ይህ አይነት ኮሚቴ እንዲቋቋም ፈቃደኛ አልሆነም። የእስራኤል መንግስት ከፍተኛ ባለስልጣኖች ሚኒስትሮችም ባለስልጣናትም ደግሞ በገንዘብ በእኛ በገንዘባችን ነው የግብር የሰራተኛው ህዝብ የሚሰበሰብ ግብር ገንዘብ ነው የሚንቀሳቀሱት በማለት ወቅሰዋል። በሊባኖስ ከቀትር በኋላ ሁለት ሰዎች ያለ ሰው አውሮፕላን ታኩስ መገደላቸውን የሀገሪቱ ዜና ምንጮች ገለጹ። ትናንትና ጦር መሳሪያ የታጠቁ ሁለት የሂዝቡላ ሽብር ፈጣሪ ድርጅት አባላት የእስራኤል ወታደራዊ ኃይል በከፈተው ጥይት ታኩስ ተገድለዋል። የተደመሰሱት ሽብር ፈጣሪዎቹ የእስራኤል ወታደሮች ለማጥቃት አስጊ እንደነበሩ ወታደራዊ ቃል አቀባይ አስታውቋል። እስራኤል እስካሁን ድረስ በጦርነት በኢራን ላይ በፈጸመችው ጥቃት ባስመዘገበችው ስኬት ውጤቶች በዚህ በቃ ማለት የለባትም ሲሉ የመከላከያ ሚኒስትር እስራኤል ቃጽ አሳሰቡም። በሽብርተኝነት ላይ የሚደረገውን ኢኮኖሚያዊ ውጊያን በሚከተለው የብሔራዊ ዋና መስሪያ ቤት ስብሰባ ላይ የመከላከያ ሚኒስትር የኢራን አገዛዝን በኢኮኖሚ መስክ እስራኤል መዋጋት እንዳለባትም ተናግሯል። ወደ ኢራን ሂሳብ የሚገባው እያንዳንዱ ዶላር ለአያቶላ ለመሪዎቹ እጃቸው እየገባ ለኢራን የረጅም ርቀት ተንዘግዛጊ ባሊስቲክ ሚሳይሎችና በሊባኖስ ያለ ሰው አውሮፕላን ግንባታ ላይ ያውሩበታል። እንዲሁም የየመን ውስጥ ለሚገኘው የሁቲም ሽብር ፈጣሪ አማጽያን ጦር መሳሪያ ዶላር ወጭ ለጦር መሳሪያ ገንዘብ ይሰጥበታል ወጭ ይሆናል ብለዋል። ወደ ኢራን የሚገባ የእያንዳንዱ ዶላር ወደ ሂዝቡላ፣ ሐማስ፣ ሁቲዎችና ወደ ሌሎች የሽብር ተላላኪዎቿ መንገድ ሊያገኝ ይችላል ብለዋል። ኢራን ሰላም እንዲሰፍን መልእክተኞቿም ካልሰሩ በመካከለኛው ምስራቅ ሀገሮች ሰላም አይሰፍንም ሲሉ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ ተናገሩ። በሉዓላዊ ሀገሮች ግዛት ውስጥ የሚንቀሳቀስ በኢራን የሚረዱና የሚንቀሳቀሱ መንግስታዊ ያልሆኑ አካላት ድርጅቶች እስካሉ ድረስ በመጨረሻም በክልሉ ሰላም እና መረጋጋት አይኖርም ሲሉ ሩቢዮ ተናግሯል። አሜሪካዊ ሚኒስተር በዋሽንግተን በእስራኤልና በሊባኖስ መካከል የተደረገ ስላለው ንግግር ተስፋ እንዳላቸውም ገልጸዋል። ለሊባኖስም የተሻለ ወደፊት እንዲኖራት ተመኝቷል። ዘጋቢው ይሻይ ባር ዮሴፍ ነው። ከሁለት ሳምንታት በፊት በኢየሩሳሌም ከተማ ነዋሪ የሆነ ሀሊል ኢአድ የሚባል ወጣት የሶስት ዓመት ሕፃን ጨቅላ አንቆ ገሎታል የሚል የወንጀል ክስ ተመሰረተበት። በክሱ መዝገብ ላይ እንደሚያሳየው ከሆነም የ27 ዓመቱ አባት ሕፃን ልጁን አንቆ የገደለው ምክንያቱም ይህች ጫቅላ እያለቀሰ እየጮኸበት ስላበሳጨው ነው ተብሏል። ኢየሩሳሌም አውራጃ አቃቢ ሕግ ቢሮ ፍርድ ቤት የተከሳሹን ጉዳይ እስኪጣራም እስር ቤት እንዲራዘም ጥያቄ አቅርቧል። በራምዴ ከተማ በተፈጸመ ቤተሰባዊ ግድያ ፖሊስ ባወጣው መግለጫ ትናንት ሌሊቱን በጥይት ተኩስ የተገደለች የ19 ዓመቷ አስማ አቡ ራናማን በርካታ የቤተሰብ አካላትን በቁጥጥር ስር አውሏል። ዘጋቢያችን ሃዳስ ግሪንበርግ እንደዘገበችው ከምርመራው እንደታወቀው የአቦራናም ቤተሰቦች በግድ እንድታገባ አስገድደዋታል። ከተፋታሽ በኋላ ከነሱ ብቻ ደርሶባታል። እንደገናም ፖሊስ እሷን አደጋ የተጋረጠባትን በማለት ይህም ሁኔታ ሳትወድ ቤተሰቦቿ ወላጆቿ እሷን በማስገደድ ከማትወደው ወንድ ጋር እንድትኖር ባቀረቡትን ጥያቄ እምቢ በማለቷ ምክንያት በጥይት ተገላለች። የአየር ጸባይ ሁኔታ ከነገ አርብ እስከ እሁድ ድረስ የሙቀቱ መጠን ለውጥ አይኖርም፣ ተመሳሳይ ይሆናል። ቆየት ብሎ ከእሁድ አካባቢ ትንሽ የአየር ጸባይ ለውጥ ይኖራል፣ የሙቀቱ መጠን ይጨምራል የሚል ትንቢያ እንዳለ የአየር ጸባይ ተመራማሪዎቹን ዘገቡ። ዜናው እስከዚሁ ነው።

0: የተከበራችሁ አድማጮቻችን ከዚህ በመቀጠል ወደ ወቅታዊ ዘገባ እናልፋለን። ከጋዜጠኛም አያናው ፈረደ ሰንበቱ ጋር የእስራኤልን የፖለቲካ ሁኔታ ተጨባጭ ሁኔታ ይመለከታል። እንደ ጋዜጠኛም በእርግጥ አያናው ፈረደ ሰንበቱ በዩኒቨርሲቲ ሁለተኛ ዲግሪ ማስተር ባለቤት ነው። አያናው ፈረደ ጤና ይስጥልን፣ እንደምን አለ?
1: ጤና ይስጥልኝ ሻይ ወደጉ። እነዚህም ክብረ አድማጮች መላ ቤተሰብ በያላችሁበት እንዴት አመሻችሁ?
0: እግዚአብሔር ይመስገን፣ እናመሰግናለን። እንግዲህ ከአንተው ጋር የእስራኤልን የፖለቲካ ተጨባጭ ሁኔታ ጋር በተመለከተ ነው እና ይህ ጥምር መንግስት ሊበተን ክርክር አለ እና እንዴት ታየዋለህ? ያለው እንዲያውን ላይ ሆኖ እንዴት ታየዋለህ?
1: እንግዲህ ሻያው እንግዲህ ያለው ጥምር መንግስት አሁን ያለበት የፖለቲካ ቀውስ በጣም ከባድ ቦታ ነው ያለ። በእኛ በአማርኛ የሚባል ሁኔታ አባባል አለ፣ እንዲበላጥራው እንዳይበላ ግፋው የሚባል ነገር አለ። አሁን በአንደኛ ቢንያሚን ናታኔ የዚህ ሀረዲዎች የሆቅ የሃይማኖት
0: ውትድርና አስገዳጅ
1: ቶራ የምንበላለ እንደዚህም ደግሞ ለእንትን እንዲወጡ ካሉበት ውጥና አገልግሎት እንዲ የሆነ ወሰና እንዲወሰን እንዲሁም ደግሞ በዚህ ሆቅ መሆኖት የሚባል አለ። ሁለተኛ ደግሞ ይህን ታጸደቁ ደግሞ ለዚህ ለእንትኖች የሊኩድንም ተቋሚ የሆኑ ፓርቲዎች ኃይል ሊሰጣቸው ነው እንደዚህ በአንድነት የሚለው የበይነቱ። ሁለተኛ ደግሞ የዚህ የአይዝንኮት ቀጥታ የሚለው ያሻር የሚባለው ፓርቲ ማለት ነው ኃይል ይሰጣቸዋል። በአንደኛ ደግሞ ሁለተኛ ደግሞ ቢንያሚን ናታናው የዚህን ሀሬዲዎችን የጥያቄ ታላጸደቀ የእነዚህ ሀሬዲዎች መጥተው ሻስን የአሩታ ቶራ ካልመረጡ ለቢንያሚን ናታናው የፖለቲካ ኃይል ጉዳት ይጥልበታል ማለት ነው። ሻስን መምረጥ የአሩታ ቶራ መምረጥ ማለት እንግዲህ ለቢንያሚን ናታናው ኃይል ይሰጠዋል። አንድ እንትን ናቸው ማለት የአንድ ጎሳ ምን በለው ወይም የአንድ አቅጣጫ አቋም ያላቸው ነው ማለት ነው። ስለዚህ ያለው ፖለቲካ አሁን እንድቅድም እንዳልኩት እንዲበላ ጥራው እንዳይበላ ግፋው የሚባለው ሁኔታ ነገር በአሁን በኢትዮጵያ በዚህ ሀገራችን ያለው በኢትዮጵያ አባባል ይባል እንጂ በእኛው በዚህ በሀገራችን እስራኤል ሀገር በጣም ተጎልቶ ይታያል በወቅቱ ጊዜ ማለት ነው።
0: አሁን ያለው ሁኔታ በእርግጥ ጥምር መንግስት ክነሴቱ ፓርላማ እንግዲህ እስከም ያለው በአስተዳደር ለአራት ዓመት ነበረ በአስተዳደር መቆየት የነበረበት እና ለመጀመሪያው ለመበተን የቀረበ በቅድመ ድምፅ የአልፏል። እንግዲህ በቀጣይነት ለመጨረሻ ጊዜ መንግስቱን ለመበተን ምክር ቤቱን በቀጣይነት ይፈጸማል ተብሎ ይጠበቃልና አሁን ላይ ሆኖ ችግር ከሆነው የጥምር መንግስቱ የሃይማኖት አጥባቂ የሃሬዲም ፓርቲዎችን በተመለከተ የወታደራዊ ግዳጅን በተመለከተም እሱን እንደገና ለማጽደቅ እያፋጠነ እየሰሩ ናቸው ይባላል። ይሆን ይሆን?
1: ይህ መሰል ይሄ ላይ አይሆንም እንዳልኩ ምን መሰል ይሄ በአሁን ያለው እንግዲህ በአንደኛ ጥሪ እንዳልከው በፓርላማው ጸድቋል፣ ግን ሶስት ጊዜ ማጽደቅ አለበት እስከ እንደሚባለው በዚህ እስከ ሰኞ ይህ ነገር ታጸደቀ ያው እንግዲህ እንደ ሀገሩ ሁኔታ በ27 ቀን በ10ኛ ወር የምርጫ ይሆናል። ከሆነ ግን እስከ ሰኞ ከሆነ ግን በ20 ቀን በ10ኛ ወር እንዲሆን ነው የሚፈልጉ ምርጫ ይህ ምርጫው እንዲሆን ማለት ነው።

0: ደግሞ እንግዲህ በሰው እንደምታዩ በጣም ሰላማዊ ሰልፍ እያደረጉ ነው። የእኛ ሃይማኖታችን ሃይማኖት መማራችን እንዴት ለሀገሯ ኃይል ጉልበት ነው እንጂ ለምን ሌላ ይሆና በማለት ግፊት እያደረጉ ይገኛሉ። እንዴት እነዚህ ሃይማኖት ተማሪ እንደ እስረኛ እንደ ወንጀለኛ ሆኖ እስረኛ እየታሰሩ ይሄዳሉ በማለት ያው በትናንትም ዛሬም ሰላማዊ ሰልፍ እያደረጉ ይገኛሉ። ይህን ለማቆም ደግሞ እነዚህም እስረኞች ብለው ወይም ውትና አገልግሎት አልፈለጊም በላቸው ነው ተባይ ወንጀለኛ ናቸው ብለው የሚፈለጉትንም እንደዚህ ደግሞ እንዳይፈለጉና ወደ እስር ቤት እንዳይሄዱ ህግ እናውጣ ብላለ። ይሄ ደግሞ ራሱ ይህን ታደረገ ሊኩድ ራሱን በራሱ የፖለቲካ ኃይል እንትን ጥቃት ይጥልበታል ማለት ነው። እና ያለበት ሁኔታው ነገር የፖለቲካ በጣም ስብስብና ከባድ ቦታ ነው ያለበት ወቅቱ።
1: አሁን በትናንት ማምሻውን በመላ አገሪቱ ማለት ይቻላል በጣም ረብሻ ግጭት ፖሊስ ጋርም በነበረው የሀሪዲም ሃይማኖት አክባሪ ወጣቶች በጣም መኪናዎችን የተለያዩ ቦታዎችን ሁሉ ዘግተው ነበረ። ቀላል አልነበረም። አሁን በሚሆንበት ጊዜ የመስተጓጎል ሁኔታ እየተጎዱ ያሉት ደግሞ ሀዘንተኛ ቤተሰቦች በመከላከያ ሰራዊታችን ልጆቻቸው የተሰዉ ሳይቀር ነው እንግዲህ ሰቀቀን ላይ የሚወድቁ መንገዶች በተዘጉ ቁጥር ምንሱ በውትድርና አገልግሎት ላይ የሚገኙ ቢሆን በድንበር በጦር ግንባር የሚገኙ ሳይቀር በመኪናዎች ላይ ይህ የመሰለ የመስተጓጎል ሁኔታ እኔ የምጠይቅህ የዚህን ሃይማኖት በቅዱስ ኦሪት በጣም ጥሩ መማር በጣም አስፈላጊ ነው። ግን ይህንን ነገር የአገርን ዳር ድንበር በተመለከተ እነዚህ በሚያደርጉት አስተዋጽኦ ሊጠሏቸው የበለጠ ተጽዕኖ ያሳድርባቸው ብለህ ታስባለህ?
0: ልክ ነህ ሻየው። ምን መሰለህ፣ አንድ ሰው እንግዲህ የበለጠ ግፊት ስታደርግ ጥቅሙ ጉዳቱ ይበዛል። ለምሳሌ እኛ ንብረተሰብ ስታየው ድሮ ብዙ ሰላማዊ ሰልፍ ስናደርግ መጀመሪያ ገደፉ ነው፣ ኋላ ግን ምንድን አለ እናንተን ምንድነው በጣም ሌላ የጥላቻ አሳይ ነው የጠቀሱት። በአንድ ገጥ ደግሞ ይህን ነገር ሰላማዊ ሰልፍ ታላክ የሀገሩ የፖለቲካ መጠቀሚያ ስለሆነ ሰላማዊ ሰልፍ አድርግ ምን ታደርጋለህ? ይህን ደግሞ ህዝቡን ይኸው እንዳየኸው በሪፎርም በዚህ በህግና በፍትህ ለውጥ እናመጣለን ብለው ትግል ሲያደርጉ ያው እንዳየኸው ተላቪቭም የተለያዩ ጎዳናዎች ተዘግተው ነበሩ። እና የአንድ ህግ አንድ ሀገር አንድ ለሁሉ ህዝብ ህግ አንድ ህግ መሆን አለበት። የሁለት አይነት ህግ መፈጠር የለበትም። እነዚህ ሀሬዲዎችም እነዚህ አስፋልቶችም ምናምኖች መኪና መብረሪያዎችን ተዘጉ፣ እነዛ መዝጋት አለባቸው። ተዘጉ ደግሞ በአንድ ሀገር ህግ መፈጠር አለበት ብሎ ነው አሁን እስኩቻና ወይም ታሟሟጋች ሆናለሁ። ስታየው ግን እንዳልከው ይሻየው አሁን ዛሬ ነፍሰ ጥሮ በመኪና ላይ ሲዘጋ እንዴት ሐኪም ሆስፒታል አደርስም? እንዴት ታመሙ ሰዎችም ደግሞ ለዛ ሊደርሱ ብዙ አደጋ ሊጥ ይችላል። እኔ በኩል ይሄ የመኪና መሽከርከሪያዎችን አስፋልቶ እንደዚህ መዝጋቱ በእኔ በኩል አልቀበለውም። መሰለህ ጥቃሙ ጉዳቱን ነው የሚያበዛው ማለት ነው። እና እንደዚህ የምትለው እንደዚህ ቤተሰቦችም እንደዚህ ለአገሯ ደህንነትም ለአገሯ ልጆቻቸው እነዚህ ምስዋዕት ከፍለው ልጆቻቸው በልጆቻቸው እንደዚህ እነዚህንም ሲያዎች በዚህ ጊዜ አሁን ወደ ውትና ሀገሪቱን አናገለግልም ሲያው ለእነሱም ዝሩ ጥሩ አይደለም፣ ስሜት ጥሩ ስሜት አይሰጥም ብዬ አምናለሁ። እንዳልከው ልክ ነህ ማለት ነው።
1: ቀለል በወቅታዊ ዘገባችን በእስራኤል በዓለም አቀፍ ህብረተሰብስ እንዴት ትታያለች ታስባለህ?
0: እንግዲህ ይኸውልህ በአሁን እስራኤል አሜሪካ ያለች እስራኤል ቢገርም አሁን ያለችበት በጣም ከባድ ጊዜ ነው። ለህዝቡ ዝም ብሎ ለጥቅ አድርገው ዝም ብለህ አሜሪካ ወደ የአሜሪካ ጭማሬ አገር በስላ ታይታ ነበር እስካሁን በአሁኑ ባሉ ምርጫ። ግን አሁን ስታየው ትራምፕ ደግሞ ዞሮ ዞሮ የራሱን ጥቅም ስለሚፈልጉ በ11ኛውን ምርጫ አለ ደግሞ አሜሪካ ለዛ የእስራኤል ግዳፍ ተሰጠ ኃይል እየቀነሰበት ይሄዳል። አሁን ለምሳሌ በኒውዮርክ ከተማ የከንቲባው በጣም እስራኤል ተቋሚና ጸረ ይሁዳዊ ነገር ነው። እሱ የገደፋቸው ለምሳሌ ዲሞክራሲ ፓርቲዎች አሁን በቅድሚያ ዝግጅት በነበሩ ትናንትና አቸንፈዋል ብሎ ያው በአደባባይ እየተነገረ ነው። እና እስራኤልን የገደፈ የኃይላቸው እየቀነሰው ስለሚጥልባቸው በፖለቲካ በአሜሪካም ዞሮ ዞሮ እንግዲህ ጥቅማቸውን ስለሚፈልጉ በተለይ ትራምፕ እንግዲህ የሀገሪቱን የኢኮኖሚሽን ነገር ለማንቀሳቀስ ነው የሚፈልጉ ይህን በነዳጅ ምናምን ያሉ በዚህ አረቦች ሀገር ስለሆነ እየተዘጋ እንግዲህ የዓለም ኑሮ እንግዲህ ባለሙ ነገር እንደዛች ያደገ ይሄዳል። ስለዚህ ሀገሪቱ ጉድ በተላዩ ኢኮኖሚሽንም የኑሮን ወድነ ስለሚፈጥር ይሄንም ወደ አካዳሚያ ቦታ ሰጥተው ይሄ ለመፍቴ እንደሆነ ትግል አርጓል። አሁን እስራኤል አስቆጭ ሆነው እንግዲህ እስራኤል አንድ ዝም ብሎ

0: በእነሱ ትእዛዝ ሳይሆን ዝም ብሎ እንዲያው ዝም ብሎ አህል ትእዛዝ ወጥቶ በተኮሰ ጊዜ እንደዚህ መልስ መስጠት የለባቸው መተኮስ የለባቸው ማባባሉ የእስራኤልን ጉዳታ ጠለቅ አድርጎ አለማወቁ ነው ይመስለኛል። ትራምፕ ማለት ነው እና እስራኤል ትራምፕን አሜሪካ እንድትቋሚ እንዳትሆን ሀል አሜሪካ ገዳፊ የላትም። በአንድ ቀን ደግሞ አሜሪካን ዝም ብላ እንዳትር ጉዳት እየጣለባት ነው እና እስራኤል ያለበት የፖለቲካም በዚህ በዓለም አቀፍም እስራኤል ያለችበት ወቅት ቀላል አይደለም። እሱ እስራኤል አምላክ ያውቃለሁ።
1: እሺ ጋዜጠኛ የነው ፈረደ ሰንበቱ ለሰጠው ወቅታዊ ዘገባ አመሰግናለሁ። መልካም ለሊት።
0: አመሰግናለሁ። ሻይ ወደጎ እንደዚህ ብለህ ክብር አድማጮች ሁሉ በሰላም ያገናኘን። ደህና ሁሉ ሀገራችን ይጠብቅ ነው እስራኤል አምላክ።
1: እሺ ደህና ምሽት።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ እንደምን ሰነበታችሁ? ይህ ሳምንታዊ የወጣቶች ፕሮግራም ነው። በዛሬው የወጣቶች ፕሮግራም እንግዳ ያደረግነው ወጣት ደለለኝ ደስታውን ነው። እሱም በስልክ መስመራችን ይገኛል። እንደምን አለህ ደለለኝ?
1: እንደምን ነህ? እንዴት ነህ?
0: እኔ ደህና ነኝ። አንተ እንዴት ነህ?
1: እግዚአብሔር ይመስገን። ክብሮች
0: ጥሩ። እንግዲህ አንተ በተለያዩ ዘርፎች እንቅስቃሴ ታደርጋለህ፣ ብዙ ትሰራለህ። እንደው ሌሎች ጥያቄዎችን ከማቅረባችን በፊት ወጣት ደለለኝ ማን ነው ለሚሉን እስኪ ራስክን አስተዋውቅልን ባጭሩ።
1: እኔ 25 ዓመቴ ነው። የምኖረው ቴላቪቭ ነው። እንደገና 50 አለቃ ነኝ። ከውትድርና ድርጅት አለኝ። እናትና አባት የሌላቸው የሚረዳ ድርጅት አለኝ። አሳኪ መድላን እና ምናደር ደለኝ። በዚህ የሆነ ደግሞ መጽሐፎችን ጽፋለሁ። 2 መጽሐፎች አለኝ የጻፍኩት። ያው ጠባ የጨረስኩት 4 ወር በፊት ነው። እንደገና ያው ሚሉይም 3 ወር አድርጌያለሁ። 6 ዓመት ካለፈ በኋላ የኔንን ህይወት ጥሩ አድርጌ ጀምራለሁኝ። ያለ ውትድርና በኔ ደለል ደስታው በነስም ከመሽ ሰን በሚሉኝ የሚያዛም ክብራቲ ሶፌር ሚያሰድ አመታት ምስፋካ በአሚም ለ በታሊክ አካማት ከረን ኦንቲኩን ኤንቪሲ አፍሪካ ይስራኤል።
0: በውትድርና የት ነው ያገለግልክ? እስኪ ውትድርና የት ነበርክ?
1: ያው ውትድርና ገሌሳ ልጀምር የነበረ ጋዜጠኛ ነበርኩኝ በተለያዩ ሜዲያዎች ላይ። እንደገና ደግሞ ፖስትንም ሶታ ከሸላኪኖክ ባኖር ነገለግል አብዛኛው ጊዜ ከዛ ነው። ብዙ አናፍ ተግቡት ኪሊም ኪኖክ ይባላል። የተለያዩ ሙዚቃዎች የሚመጡበት ሙዚቀኞች የሚመጡበት እንደገና ደግሞ ድራማ የሚሰሩት ከዛ አላፊም ነበርኩኝ። እንደገና ወደ ዩዳ በሸምሮን ሰርኩኝ። መታየም ፖሎች ተክም በሚሻላ ይባላል። ይህን መስሪያ ቤት የሄዳ ማለት ነው። ከተለያዩ አረቦችም ያሉ ከተለያዩ ድርጅቶች በአለም ላይ ባሉት እንደውም እንደሆነ እንደ ወንድራ ከነሱ ጋር ስሰራ ነበር። 3 የተለያዩ ተስኪዶች አድርጌ ነው ከዚህ የወጡት።
0: ምን ምንድን ናቸው እነዚህ የስራ ድርሻዎች ወይም ተስኪዲም?
1: ያው በመጀመሪያ ደረጃ ከዛ እዝጋን ክስቲን ታሽቲዮት ይባላል። ያው እኔና የተለያዩ ፕሮጀክቶችን ማለት ነው የወዳ በሸምሮን ያሉትን መንገድን መስፋት ከሆነ እንደገና ደግሞ ካስማል መብራት የውሃ ነገር እንደገና ያው እንግዲህ መንግስቱ እዚህ ማለት ነው መምሻላ የተለያዩ ነገሮችን አቅራታ ከተቀበለ ማለት ነው የእነሱንን ያሉትን ነገር እኛን እናሰክመዋለን። ከተለያዩ እርግኖችን እንሰራለን። እንደገና ደግሞ ከተለያዩ ቡድኖችን መስሪያ ቤቶች ላይ ያሉትን እነ ኔታ ያሉ እነ ሞሪያ እነ ቲቪ እስራኤል የተለያዩ መስሪያ ቤቶች ጋር እንሰራለን። ለምን ብሶፍ መርካም ካም ይባላል። ጋም ለእስራኤሎች ይሁዳ በሸምሮን የሚኖሩትን ጥሩ ህይወት እንዲኖሩ እንደገና ደግሞ ለፍልስጤንም ጥሩ ህይወት እንዲኖሩ እንደገና ማንጋኖኒያ ቢተሆን የተለያዩ የደህንነት ጥበቃ አካላት ካሉትን ከሸላራሱ ተፍልስጤን የቲም አቡ ማዘን ከነሱ ጋር እንሰራለን። ለምን ያንን የእኛ ቢተሆንን የደህንነታችን ጥሩ አድርገን እንድንኖርና የተለያዩ ሞዴን እኛ የማናውቃቸውን ነገር ይሰጡን ነበረ።
0: ብዙ ነገር ነው በዚህ ገና በ25 ዓመትህና ጥሩ ነው። ሚሉይምም አገልግልሃልና በዚሁ ዘርፍ ነው ያገለገልክ ባለፉት ጊዜያት?
1: ጨረስኩኝ ውትድርናው አንደኛ ወር 2026 ጨረስኩኝ። ሁለተኛ ወር ላይ በመጨረሻ ወር ሻጋታቢ ወር ከጨረስኩ በኋላ ነው የሄድኩትኝ ማለት ነው ወደ ውትድርና።
0: ጥሩ። አገርን ማገልገል ጥሩ ነው። ገና ወጣት ነህ፣ ብዙ እየሰራህ ነው። እንደው ያሉት ፈተናዎች በዚህ በወጣትነት በውትድርና አለም ወይም በህይወትህ ያሉት ፈተናዎች ምን ምን ናቸው?
1: ከእስራኤል ሀገር ወጣት መሆን ይህንን ጊዜ ከባድ ነው። አንተ የራስህን ህይወት ልሰራ ስትል ይጠሩሃል። ሀገራችን ማገልገልም ጥሩ ነው ያስፈልጋልኝ አባል እንደዚህ ሆኖ ማለት ነው። እኔ ብቻ አይደለም ይህንን ፈተና ምናምን የሚገጥመኝ አሉ። እንደገና ትምህርት ጀምረው ትምህርት መጨረሱ እንደገና ደግሞ ስራ ቦታ ላይ ማይፈልጓቸው እኔ እነን አይዋለሁ። ያው ከወታደሮች ጋር ማለት ነው ምፋኬድ ነኝ ከወታደሮች ጋር አይዋለሁኝ። 4 ልጅ ያላቸው 5 ልጅ ያላቸው ችግር የሚመጣባቸው ወጣቶች አሉ። ይህን ብዙ ችግር አይገጥመኝም። ለምን ሁሉንን የሰራሁትኝ ከወታደርና ጋር እያለሁ ነው። እንደገና ብዙ ስራዬ ማለት ነው እኔ ነኝ ኃላፊ፣ እኔ ነኝ ማስቆረት፣ እኔ ነኝ ሳቬንም ደሞዜንም ምቆርጥ ማለት ነው የእኔ ስለሆነ አባል በተለያዩ ወጣቶች በእኛ የኢትዮጵቶች ወጣቶች ቤት አንዳንድ ያለማወቅ አለ። ምን እንደሚታገዛቸው ያው ለነሱ ምለው እንግዲህ ማወቅ አላፊዎች ላይ ወታደሮችን አላፊዎችን እየሄዱ መጠየቅ ብዙ ነገር አለ የሚሰጥ ለወጣቶች ምን ነገር አቁሉ።
0: ስለዚህ ፈተናዎችን ቢኖሩ ሌላው ወጣት ፈተናዎችን ለማለፍ ብዙ ጥረት ማድረግ አለበት ብዙ ነገሮችን ለማወቅ ጥረት ያደርግ ነው ያልከንና ጥሩ ነው አንተ ያለበት ደረጃ አሁንም ጥሩ ነው አሁን ምንድነው እየሰራህ ያለህ እንግዲህ ቀድም የነገርከን ወላጅ ለላቸው ልጆች ድርጅት አቋቁመሃል እሱን እየሰራ ነው ወይስ ሌላ ነው ወይስ ትማራለህ?
1: ዛዘ ወላጅ ለላቸው ድርጅት እነኛ ያቋቋምኩት ያው 16 አመት ይያለ ነው በፓርላመንት ኮሚኒኬሽን ሊቀመንበር ይያሉ ሆኖ ማለት ነው ከፓርላማ ያቋቋምኩት እኔ ያሰራለሁ ከመስራ ቤቱ አባለ በበጎ አድራጎት ነው ማለት ነው። አሁን ኬቨን አስኮት ይባላል አይቴክ ቴክኖሎጂ እነን መስራ ቤት ድርጅት ያቋቋምኩ ነው ከገን ቪሲ ሙናካ ምክቶይ ሸላኖ እነን ነገር ኢትዮጵያን ሰራለን በጋናን ሰራለን እንደገና አሁን እኔም ኢትዮጵያ ያለው በሚመጣው ወር ለአራት ቀን ከተለ ያዩ ሰዎች ጋር ለመገናኘት በዚህ ሁኔታ እነን ነው የምሰራው።
0: አሁን ምንድነው ኢትዮጵያ ሄዳችሁ ምንድነው የምትሰሩላችሁ ወይም ሰዎች ጋር ምን ለመስራት ነው አቀዳችሁ? ያን
1: አሁን ኢትዮጵያ ስነድ ማለት ነው እነን ድርጅት ተጣቋቁም ከገን ቢስ ያው ከገን አስኮት የሚባል ነገር ሰዎቹ ይሰጡናል ብራቸውን ማለት ነው እኛ የተለያዩ ነገሮችን ስታርታፕም ሆነ ቦታዎችም ሆነ ሆቴል ቤትም ሆነ ቤትም ሆነ እንዲገዛና ብራቸው ጥሩ ውጤት እንዲያወጣ ማለት ነው። እና ብር ይመለሳል ወደ ለሰዎች በሬቤትም ሆነ በምንም ሆነ ቀንኛ ኢትዮጵያ ምንደው እዚህ ጥሩ አድርገን ተምረናል። ምንድነው ችግሩ? ችግሩ ለኢትዮጵያ ምንድነው? አይቴክም ሆነ የለላቲን እንደገና ደግሞ የተለያዩ መርካት ማለት ነው መርካት ክላሶችም እዚህ ቴክኖሎጂ የሚያስተምሩ ከነሱ ጋር የምንገናኝ እንዴት ነው ይህንን ችግሮችን ምንፈታቸው ከአንድ ላይ እዛ እንመለሳለን ከዚህ እኛ ስራችን እንቀጥላለን ከዚህ አባል ብዙ ጊዜያችን ኢትዮጵያ ይሆናል መስሪያ ቤታችን እስራኤል ሀገር ስለሚሆን ምናም አባል አዲስ አበባ መስሪያ ቤት ይኖረናል።
0: በጣም ትልቅ ነገር ነው። ጥሩ ነው። ሌላ ጊዜ ስለዚህ እንጠይቃለን። ሌላው ደግሞ መጽሐፍ ትጽፋል እርግጥ በመጽሐፍ ታለም ፕሮግራማችን በሌላ በኪነ ጥበብ ፕሮግራማችን እንጠይቃለንና ስንት ሁለት መጽሐፍ ትናሉህ ስለምን እንደ ጻፍካቸው?
1: ሁለት መጽሐፍ ጽፌያለሁኝ አንዱ አቋሃናን የሚባላል ያው ለህፃናቶች የሆነ ነው። አሁን አለኝ መጽሐፍ ሪታለም ሐኪሞውኪም ከዛ የጻፍኩትኝ ስለኔ ይሆን እንዴት እናትና አባት የሌለው ልጅ በሁለት አመት እዚህ እስራኤል ሀገር መጥቶ ከጎቱ ጋር በ12 አመቱ የተለያዩ ቦታዎች ላይ ይደርሳል።
0: አንተ ብቻ ነው የመጣ?
1: ከጎቴ ጋር ነው የመጣው።
0: አዎ ግን እናት አባት ከናል ባጎቴ ጋር
1: እናትና አባት ሙቷልኝ ያው ከጎቴ ጋር ነው የመጣው። ኢትዮጵያም ሆነ ከዚህ ያሳለፍኩትም ነው እንደገና ከዚህ ከፖለቲከኞች ጋር ተሰራለው ከተለያዩ ቦታዎች ጋር ተሰራለው እሄነን መጥራፍ ወሚለው እኔን ድረጃ ከደረስኩኝ እናንተም ትደርሳላችሁ ነው ማለት የሚያነቡት ብዙ ሰዎች።
0: ጥሩ እንጠይቃለን እሄነን በሰፊው ሌላ ጊዜ እንነጋገርበታለን። ሌላው በየቦታው የድክ ታስተምራለህ አርጻት ሰጣለህ ስለምን እንደሆነ ምታስተምረው?
1: አስተምረው እኔ እንደመጣፉ እንዳልኩት ማለት ነው እንዴት እኔ ከዚህ ደረጃ ደርሳለሁኝ
0: እኔ
1: አድርጓል ማለ እኔ ያልሰሩልኝ ነገሮችን እትጋል ከነፋ የሆኑትን ቦታ እንደዚህ ብታደርጉ ጥሩ ቦታ ትደርሳላችሁ ወይ እኔ በዚህ ደረጃ ደረስኩትኝ ብንያቂ ቫምሰር ነው የህፃናት ኮሚሽን ሰር ነው እንደ ፒሎት ፎርማሊቲ ትምህርቱን ሲጨርሱ ከቤታ ለመቀመጥ ወጣችሁ በጓራጎት ማድረግ ሰውን መርጋዝ እንደገና መርካዘን ዋር ማትናስ ይመሄድ ይህንን ቦታ ነው እኔን ያደረስኩትኝ። እንደገና አሁን በጠባ እንዴት በጠባ ብዙ ደረጃ እንደደረስኩኝ ማለት ነው።
0: በጣም ጥሩ ነው። ስለዚህ የህይወት ልምድን ታካፍላቸዋለህ ለሰዎች ከዛ እንዲማሩ ነው እንጂ ያው እንግዲህ ይናርጉ አይደለም። ጥሩ ነገር ነው። እኔ ያሳለፍኩት ይናድርጌ ነው የነበሩኝን ፈተናዎች እንዲተቋቋሙ ነው እናንተም ተቋቋሙ ነው።
1: ያ
0: ጥሩ ነው። ሌላው የእስራኤልን ማህበረሰብ ሄብራውን የማጠንከር ፍላጎት አለ። በእስራኤል ማህበረሰብ ውስጥ ጠንካራ ህብረተሰብ እንዲፈጠር አሁን ለኢትዮጵያውያን ወጣቶች እንደዚህ ዞርክ ያንተን ህይወት ልምድ ታካፍላለህ። በየድክበት ኒኮ እንደዚህ እንደዚህ ያሳልፈ ነው እዚህ ደረጃ የደረስኩት እናንተም እንደዚህ ድረሱ ይልክ ታስተምራለህ ወጣቶችን?
1: ያው ወጣቶች ያውቁኛል ብዙ ወጣቶች ነው ያውቁኝ አስተምራለሁ። በሰው እኛ ብንማር ከተለያዩ ቦታዎች ብንገባ ማለት ነው እኛ ነን እንኮራ። እኔ ራሱ ማለት ነው ብዙ ጊዜ የኛን ኢትዮጵያት ወገኖችን አግዛለሁ በተለያዩ ነገሮች ላይ ማለት ነው። እዚህ በጣም ሆነ አይቴክም ሆነ ናድላንም ሆነ በማገዘው ነገር እኛ አግዛለሁ። አሁን አንዲት ሰራተኛ ጋር በትሩማሽቦ የኛ ወገናት ኢትዮጵያት ናትኝ ለምን አላትኝ ማለት ነው ትችላለች የምፈልገውን ስራ ምናምን አሁን አገኛቸዋለሁ በተለያዩ ቦታዎች።
0: ታግዛለህ የዞርክ በጣም ጥሩ ነው። ትማራለህ አሁን ምትማረው ነገር አለ?
1: አዎ እማራለሁኝ። አንድ ዲግሪ ያደርጋለሁ በመዲኖች የቦት ምሳል በምሽባት ያው በፖለቲካና በምሽባት ማለት ነው።
0: በፖለቲካና ህግ ዙሪያ ነው እያጠናህ ያለው? ጥሩ ነው። ስንት ዓመት ቀርቶሃል ለመመረቅ?
1: 8 ወር ቀርቶኛል።
0: በጣም ጥሩ መልካም እድል።
1: ያለቀ ነው?
0: አዎ ያለቀ ነው። ሌላው ለወደፊት አሁን እንደማየው በጣም ብዙ ነገሮችን ትሰራለህ ብዙ እንቅስቃሴ ታደርጋለህ ብዙ ነገሮችን ነው የምትሰራው እና እንደው ለወደፊት እዚህ ጋር ነው መድረስ ብለህ ያቀድከው ወይም ደግሞ እንደ ሐሎም ያለምካቸው ይሄን አረጋለሁ ያልካቸው ነገሮች አሉ?
1: ቤተሰብ ማቋቋምና እንደገና ደግሞ እትነን ከረና አቃቅመን ጥሩ ሁላችን ድቀመት ማንካል ሊሆን ይችላል እንግዲህ ከይታወቀም ባንድ ወሰም እንሰላው ላይ
0: ዋው ጥሩ ነው።
1: ያው እንግዲህ ሊቀመንበርም ሮሻይርም ሰላፉላውን አሉ ብዬ አስባለሁ አንድ ቀን።
0: አዎ ትልቅ ህልም ነው ትሆናለህ ደግሞ ለምን ይሳካል። በጣም ጥሩ ነገር ነው በእውነት ትልቅ ህልም ያለህ ልጅ ነህ። አሁን ቅድም ቤተሰብ ለማቋቋም እፈልጋለሁ ብለሃል ጓደኛ የለችም እስካሁን?
1: አዎ ጓደኛ የለችም እንግዲህ የለችኝም ለምን ስራ ላይ ስለሆንኩኝ ብዙ ጊዜም ስለሆንኩ አሁን ነው እንግዲህ ለዚህ ጊዜ ሰጠሁት ማለት ነው። ነበረችኝ 16 ዓመት ያለው እኛ ባለው ውትድርና ስትሆን የተለያዩ ቦታዎች ላይ ስትሆን እንግዲህ ጓደኛ መያዝ ጊዜ ያስፈልጋል።
0: አዎ ትመጣለች ይዞ ትመጣለች እንግዲህ አይ ጥሩ ነው። ለወጣቱ ክፍል በተለይ በአማርኛም አሁን አንተ አማርኛውንም ላለመርሳት ጥረት ነው የምታደርግ እርግጥ ስራህ በአብዛኛው በኢብራይስት የመናገር ሁኔታን ቢያስገድድህም ግን በአማርኛ እንደምንም ተቋቁመህ እኛን እያናገርከን ነው እና እንደ ለወደፊት ለወጣቱ የምታስተላልፈው መልእክት ካለህ እንዲያደርጉ የምትለው ካለ ከኔ ህይወት ተማሩ ብለህ ለወጣቱ ለህብረተሰባችንም የምታስተላልፈው መልእክት ካለ?
1: ያው መጀመሪያ ምለው እንግዲህ ለትላልቆች ነው ለእናትና አባቶች ማለት ነው ልጆቻችሁን ሲመለሱ ትምህርት ቤት እናንተ መጠየቅ አሁን ያው ኮፍሻት ካይቶቷል ኬታና ሲሆኑ የተለያዩ ቦታ ሲሆኑ መጠየቅ የት ነበራችሁ እንዴት ናችሁ ምን ላግዛችሁ የሱራ ቦታ ሲሄዱ መጠየቅ እንዴት ነው ከስራው እንዴት ናችሁ እንደገና ትምህርት ቤት ሲመለሱ መጠየቅ የተለያዩ ሹገባይት እንዳለ የቤት ስራ እንዳለ ማገዝ እናንተ ካወቃችሁ እግዟችሁ ካላወቃችሁ ያው ማትናስም ሆነ ማዶኒት ይባላል ሲደዷቸው እንደገና ትኗትኗው ከተለያዩ ቢልዲ ፎርማሊ ማለት ነው ከትምህርት በኋላ ከሰዓት በኋላ የሚን ያሉት ፕሮግራም ላይ መስደድ እነሱን ማለት ነው። ለምን ይህን ቦታ ነው የእኛን ሰዎች እስራኤል አገር ያሉትን ወጣቶችም ያው ብታዩ አብዛኞቹ ማለት ነው እዚህ ቦታ ነው የነበሩ ከተለያዩ ትኖች ላይ
0: እንደገና ወጣቶች እንቅስቃሴዎች ላይ የወጣቶች እንቅስቃሴ የሚደረግባቸው
1: እንቅስቃሴዎች ላይ ነው ያሉ እንደገና ደግሞ ማነጋገር ለኛ ወጣቶች የሚለው ያው እንግዲህ ግዛኖትም አለ የተለያዩ ቦታዎችም አለ አባል ግን እኛ ከተማርነ ከተለጠልነ ከተለያዩ ቦታዎች ላይ ከገባነ ማለት ነው ይህንን ነገር በብዙም ባናጠቃ እናጠቃ እንችላለን በተለያዩ ነገሮች ላይ መማር ማወቅ ኩርስም የተለያዩ ኩርሶችም መውሰድ ያዛሙ ቴክኖሎጂ አፍሻ በናመላ ሆቲት መማር እንግዲህ በናመላ ሆቲት እነኖ AI በዚህ ነው አለሙ መሄድ ብዙ ነገሮችም መሄዱ በዚህ ነው ያው መጠየቅ መማር ዘገና ሞዴል ለእናንተ ማለት ነው እሱ ከዚህ ሰውዬ እማራለሁኝ ማለት ነው ብላችሁ ሙዚቀኛም ሆነ ሶፍትዌርም ሆነ ፖለቲካም ሆነ እዚህ ሞዴል ከሰውየው መውሰድ ወይ ከሰትዮዋ ይህንን በዚህ ጥሩ ትምህርት ትማራላችሁ።
0: በጣም ጥሩ ነው። ታሆሎ ሲፈሬት በዛራ ለጼሪም ምስር ለጼሪም ይማታሮጼ
1: בעיקר ללכת ללמוד, כמו שאמרתי, על העולם של הבינה מלאכותית. גם בנוסף לזה, להבין שאיך משתלבים במערכות. בסוף, להשתלב במערכות, בארגונים, בתנועות, זה הדבר שמקפיץ בעיני צעירים. היום אני אומר, אתה יודע, כסרן במילואים, אני רואה זה... אני יותר יעריך כמפקד, אגב, כל מפקד בצבא, מישהו שעשה שנה שירות, או שהיה בתנועת נוער, או בצופים, בני עקיבא, הנוער עובד והלומד, מאשר ממישהו, מחייל שלו היה, אני מסתכל עליו באופן קידום מאוד מאוד רחב, כי הוא מגיע עם ערכים מאוד שונים. לכל מי שאני נמצא עכשיו בצומת דרכים, י"ב כבר נראה לי בתוקף, אבל חבר'ה שאני נמצא בכיתה י"א, ללכת למכינות, לשנות שירות, זה משהו שתורם. בחטיבה יש כל מיני תוכניות טכנולוגיות, כמו מקשימים, ניצנים, גשרים, לי הייתה זכות בחיל החינוך והנוער להיות שייך ולהקים את התוכנית הזאת שמלמדת גם בחטיבה, גם בתיכון וגם ביסודי על עולם ההייטק, עד עם חיל החינוך ומודיעין, ללכת ללמוד, להירשם לקורסים ולבחור את המגמות הכי טובות. ולצד זה אני אומר, יש לנו, אתה יודע, ברוך השם, צעירים במדרגה שאני מסתכל מ-2019, עד היום, אני יכול להגיד לך שהצעירים שלנו משתלבים, מתפתחים, אתה רואה הרבה יותר נוכחות, וזה לא מספיק, אמנם. אבל אתה רואה יותר אנשים שנכנסים לכל מיני תחומים, שזה בעיניי מרגש, ואם תשאל אותי ב-2005, מעט מהצעירים היינו בזירה הזאת.
0: תראו נו, נגדיך ילכן תגלל לבעלי מלכו, ተማሩ በተለያዩ ክፍሎች ብዙ ትምርት አይነትን መቅሰም ጥሩ ነው። በተለይ ደግሞ እንደ ወደ መጨረሻ ያልከው ከ2019 ዓመተ ምህረት ጀምሮ ወደዚህ ስካውን ያየነው ብዙ ለውጥ አለ። ብዙ ወጣቶች በጥሩ ቦታ ይገኛሉ ነው። ከዛ በፊት ግን ብዙ አይደለም። አሁንም ቢሆን ግን ይሄ በቂ አይደለም። መማር የበለጠ መስራት ይገባል ነው ያልከን። እንግዲህ ባጭሩ አይደል
1: ከናው
0: ጥሩ እንግዲህ ደለለኝ በጣም ነው እናመሰግን። እንቀጥላለን ብዙ ምን ዋይባቸው ነገሮች አሉ ለወደፊት። ዛሬው በዚህ እናብቃ። በጣም ነው ማመሰግነው ከኛ ጋር ለነበረ ቆይታ። ሌላ ጊዜ ደግሞ መጻፍትን ይዘህ እንዲሁም ደግሞ እዚህ ስቱዲዮ መጥተህ እንደምንነጋገር ተስፋ አደርጋለሁ። በሌሎች ጉዳዮችም በጋዜጠኝነት በሰራህበትም እንነጋገራለን። በጣም አመሰግናለሁ።
1: አመሰግናለሁ ሰጠኝኝም። ያው እንግዲህ መልካም
0: ጊዜ ይሁንልህ ለአንተም ለኛም። እንግዲህ እናመሰግናለን።
1: ተወዳ አመሰግናለሁ።
0: ቻው።

0: የተከበራቸው አድማጮቻችን፣ ከዚህ በመቀጠል ቃለ ምልልስ እናደርጋለን። ባህልን፣ ልምድን ማህበረሰባችን በህይወቱን ለማመቻቸት በቢል ረገድ በሰርግን በሀቱና ስነ ስርዓቱም ያለ እንዴት ይታያል በሚል ከኮሎኔል መኮንን ተስፋ ጋር ቀጣይ ቃለ ምልልስ እናካሄዳለን። በእርግጥ ከሱ ጋር የምናደርገው ቃለ ምልልስ ስለ መከላከያ ሰራዊታችን፣ ስለ ደህንነታችን ሳይሆን ለየት ባለመልኩ ደህንነትን ማለት ባህልን ልምድን በተመለከተ ነው የሚሆነው። ኮሎኔል መኮንን ተስፋ ጤና ይስጥልን፣ እንደምን አመሸ? ጤና
1: ይስጥልን ጋሽ፣ እንደምን ዋላችሁ?
0: ደህና ነን፣ እግዚአብሔር ይመስገን ደህና ነን። ጤንነት እንዴት ይጠበቃል ኮሎኔል?
1: ሰላም ነው ክቡር ይስፋ፣ ሰላም ነን።
0: በጣም ጥሩ። እንግዲህ ከአንተ ጋር የምናደርገው ቃለ ምልልስ ሴት ልጃችሁን ባልሳሳት ከአንድ ዓመት በፊት ዳራችሁ፣ ሰርግ ነበረ። በዚህ በጣም ጥሩ ድንቅ የሆነ ሰርግ ላይ የአይን ምስክር እንደ ጋዜጠኛ ተጠርቼ እጄ ተመለከትኩትና በጣም ስነ ስርዓትም የነበረው የጥሪ ደብዳቤ ደረሰ ለሰርጉ ከምሽቱ 7:30 ላይ ተብሎ በስነ ስርዓቱ ተከናወነ። እስኪ ስለዚህ ሁኔታ በእውነት ብዙ በማህበረሰባችን ማወቅ የሚገባው ማሻሻል የሚገባም ሁኔታ ስላለ እንዴት ነው እስኪ እንዲያው ስለዚህ ንገረን።
1: እንግዲህ በመሰረቱ ልጅም ባሏም ከዚህ ሀገር ነው የተወለዱት፣ ያደጉትም ከዚህ ሀገር ነው፣ ባህላቸውም እንደዚህ ሀገር ነው። ሆኖም ግን ከባህቱ ነው በፊት ብዙ ንትርክ ነበረ። ለምሳሌ ባሏም እሷም የፈለጉት 150 ሰው ተጠርቶ በሰርጋቸው ላይ እንዲታደምና የሚጠሩትም እህትና ወንድም የእናት አባት እንጂ ከዛ በላይ እንዲጠራ አልፈለጉም ነበር። ከዛ በኋላ ቀስ በቀስ በትግስት እኛ ይሄማ የሚሆን አይደለም፣ እኛ ዘርፈ ብዙ ነን፣ ዘመዶች አሉን፣ ጓደኞች አሉን፣ የስራ ባልደረቦች አሉን፣ እንዴት ነው ይሄ ነገር የሚሆነው ስንላቸው፣ አይ እኛ የምንፈልገው እንዲያውም ባለቤቷ ምን አለ፣ እኔ ከ200 ሰው በላይ አልጠራም፣ የመጣው ሰው ገንዘብ መክፈል የለበትም፣ እኔ ነኝ ወጪውን የምሸፍነው፣ ስለዚህ እንዲህ ነው መሆን ያለበት አለ። ከዚህ ላይ እኛም ነገሮችን ቀስ አድርገን እናንተ እስኪ ደንቡና ባህሉን እወቁት፣ እኛ ብዙ ዘመዶች ያሉን ሰዎች ነን፣ የመጀመሪያ ሰርጋችን ነው እያልን እንዲያውም በዚህ ላይ መጨረሻ ላይ ዞሮ ዞሮ ልጅ በምትሰራበት መስክ አራት ነው የሚሆን ፊልም ሰርታለች። ከሚቷ ሂዳ እንዴት እሷ እንደተዳረች፣ ቄስ ኤፍራይም አለቪ የኢትዮጵያ ሰርግ እንዴት እንደነበር ጠይቃ፣ መጨረሻ ላይ ግን ይህ ድርድር ከሁለት ዓመት በላይ ወሰደብን። መጨረሻ ላይ ግን ነገሩ ሲገባት በቄስ ነው ምዳር ብላ በዚህ ሁኔታ ለህብረተሰቡም ያላትን ሁኔታ አቅርባለች። ሆኖም ግን ዞሮ ዞሮ በዚህ ስነ ስርዓት ላይ የእነሱ ውሳኔ ነው የወሰኑት ውሳኔ፣ እኛ መዳር የምንፈልገው ቄሱም እንዲመርቀን የምንፈልገው በ8 ሰዓት ነው አሉ። እኛ እነሱ ያሉትን ተከትለን አንደኛ እነሱ ያሉት ለእኔ በእውነቱ ተቀባይነት አለው፣ ምክንያቱም ታዳሚው ብዙ ጊዜ እንደምታየው በ8 ሲጠራ በ10 የሚመጣለ። ሆኖም ግን እሷ እነሱ በወሰኑት በ8 ሰዓት ላይ ያው ሁፓ የምንለው ተደረገ። ህብረተሰቡ በስነ ስርዓት ገብቶ ያው የታዳሚው ሙሉ በጊዜው በልቶ የቀረበለትን ህዝብ በጊዜ ተመለሰ ማለት ነው። እንግዲህ ከብዙ ጊዜ በኋላ አንድ ነገር እንገባናለን። ህዝቡ እንደምታየው በየዕለቱ ሲጓዝ ማደር አለ፣ ከዛ በኋላ እንደገና ስራ የሚገባ አለ፣ ብዙ መንገድ የሚሄድ ሰው አለ፣ አንዳንዴም ጠጥቶ ሊወጣ ይችላል። ይህ ሁኔታ በዚህ ባህላችን ላይ ከሀገራችን አንጻር ስታየው ኢትዮጵያ ምንም አይነት ችግር አልነበረም። እዚህ ግን አንዳንድ ክስተቶች ስለሚፈጠሩ ይሄንም ክስተት ለመቅረፍ ሲባል እሷና ባሏ በነደፉት ፕሮግራም እንዲሆን ተስማማን። አንተ እንዳልከው እንዳየው
0: በእውነት
1: ነገሩ በስነ ስርዓት ነው የሆነው።
0: እንኳን ደስ አላችሁ። በእውነትም በጣም ግሩም ድንቅ የሆነ ምሳሌ ለህብረተሰባችን የነበሩ ከዛ ሰርግ ላይ የነበሩ ያላነሱ ሰዎች ነበሩና እንዴት ነው እንደተከናወነ ሰርጉ? ይገርማል። በስምንት ሰዓት ነው እኮ ምርቃት ሁፓ ሆኖ ያው በጥሪው ወደብዳቤው እንደተጠራው ሰባት ሰዓት ምሽት ሰባት ሰዓት ተኩል ሀዝማናት ጥሪ መጣና አሁን ያው በጊዜው ተከናወነና ያው ግብዣ ወደ አዳራሹ የተገባው ስምንት ሰዓት ከምሽቱ ስምንት ሰዓት ላይ ነበረና ቁጭ ብለን በላን ዘፈን ተጫውተን በጊዜው ወደ እንዲያው እስከ 11 ሰዓት አካባቢ ወደ ቤታችን ተመለስን። በማግስቱ ደግሞ ጠዋት ስራ ነበረ። ያው በቂ እንቅልፍ ጊዜ አገኘሁና ተመለስኩና ሌሎችም እንዴት እንደነበረ ይመስለኛል። ይህን ነገር በተመለከተ ይህን እንዴት አድርገን በእስራኤል ሀገር እንዴት ነው ከአርባ ዓመት በላይ ያስቆጠርን ነው ያለን? ይህ እኮ እነዚህ ወጣቶች እኮ አስተሳሰብ አድርገዋል። መጀመሪያ 150 ልጆች ብቻ ማለታቸው እኮ ከኢኮኖሚም አንጻር ሊሆን ይችላል በሚል ነው። እና ያው በእርግጥ ወላጅ እናት አባት መከበር ያለበት ሁኔታ ነው አይደለ ኮሎኔል? እናንተም በጊዜያችሁ የመጀመሪያ በክር ልጃችሁ ስለሆኑ እስከዛ ድረስ ደግሞ በተለያዩ ዘመድ አዝማድ ሰርግ እየሄዳችሁ ያንም ሆነ ሁኔታም ነውና ይህን ነገር እንዴት ማሻሻል አለብን? ምን ትመክራለህ ከዚህ ጋር በተያያዘ?
1: አንደኛ እኔም ቢሆን ባለቤቴ ይህ ፕሮግራም ሲወጣ በጣም ደስተኞች ነን። እንግዲህ እንዴት ነው አንደኛ ሰርግ ስታደርግ ብዙ ወጪ የሚወጣበት ብዙ ጊዜ ስታየው ህብረተሰቡ በአስር ሰዓት ገብቶ ምግቡ በስነ ስርዓት ሳይበላ ብዙ የተከፈለበት ብዙ ወጪ የተደረገበት ምግብ ሳይበላ ቁጭ ሳይል እየተመለሰ ህብረተሰቡ እንግዲህ የእኛን ህብረተሰብ ታውቀዋለህ፣ ችግር ነው። እኛ ግን የፈለግነው የተስማማኝ ምንድን ነው፣ አንደኛ የተጠራው የታዳሚው ህዝብ ምግቡን በስነ ስርዓት በልቶ እንዲሄድ፣ በጊዜ እንዲሄድ፣ በተወሰነበት ሰዓት እንዲደርስና ከዚህ ደግሞ መማር አለብን። የልጆቻችን የሚሉትን መቀበል አለብን። አይ አይሆንም ማለት የለብንም። ምክንያቱም እዚህ ሀገር ተወልደው እዚህ ሀገር አብረው ተምረው ጓደኞቻቸውን የሚጠሩበት የኢትዮጵያ እየተባለ መጎተት የለብንም። ልጆቻችንን መደገፍ አለብን። ይህን ያደረግነው እኛም ለእኔ በጣም ተስማምቶኛል። አሁን ብዙ ጊዜ እኔ እሄዳለሁ ሰርግ፣ አንተም ትሄዳለህ። እንደምታየው በስምንት ተኩል ተብሎ በአስር ሰዓት ነው የሚጀምረው። ይህ ለምን ይሆናል? እስከመቼ? በጊዜ መጥቶ በጊዜ መመለስ ደንብ አይደለም ወይ? ህግ አይደለም ወይ? ስራ እየሰራን ነው። ለልጆቻችንስ ምን አይነት ትምህርት ነው የምናስተምራቸው? ይህ ሁሉ በእውነት ከአርባ ዓመት በኋላ የእነሱን ድጋፍ መቀበል አለብን፣ የሚወስኑትን መቀበል አለብን። እንግዲህ እኛ እኮ ብዙ ጊዜያችን የቀረው ጊዜያችን ትንሽ ነው።
0: ኮንን ተስፋ
1: ለልጆቻችን አቤት።
0: አሁን እኮ ማን ነው ይገባዋል እኮ ከዛ ዝም ብሎ ራብ ወይም ቄስ ምርቃት እስከሚያደርስ በጣም ተጓቶ እስከ አስር ሰዓት ይቆያሉ። ገብተሃል? እንበለው ዘገየው ብዬ ስምንት ሰዓት ደርሼ ከሆነ ከሰርጉ ቦታ ቆይታ ከውጭ ሆኖ ቆይታ በኋላ ነው፣ ሁለት ሰዓት ቆይታ በኋላ ነው ወደ አዳራሹ የሚገባበት። እና ይህን እንዳይሆን ወላጆች ዋናነት የሚወስኑ ወጣቶች ሙሽራዎች እንደሆኑ ነው የሚነገርለት። እና ራብ ቡራኬ ለማድረግ ለመመረቅ ከሚመጣው በጊዜው እንዲመጣለት ወላጆቹም ግፊት በማድረግ ከልጆቻቸው ጋር መነጋገር ያለበት ሁኔታ ይመስል አይደለም ወይ?
1: ትክክል። አንድ ነገር ልንገር፣ ልጄ በዚህን ሰዓት በወሰነችበት ሰዓት ለቄሱ የሚደውልና የት ደረስክ የሚል አንድ ሰው መድባ ነበር። በሌላ በእያንዳንዱ መድብ ከመጠጡ አስቀምጣ ነበር፣ ከምግቡ አስቀምጣ ነበር። ቀን ነው የላከችው። እንዲያውም የራሷ እንዴት ነው ዲለሮች የሚባሉትን አስገብታ እንዴት አይነት ሰላጥ እንደሚቀርብ ማን እንደሚያዘጋጀው ቄሱን የሚጠራው በስንት ሰዓት መድረስ እንዳለበት ሁሉንም ነገር አዘጋጅተው ነው የመጡ። ስለዚህ ይህ አይነት ተለምዶ ቢሆን በወሰንክበት ሰዓት ምክንያቱም ሰዓት መከበር አለበት ከ42 አመት በኋላ ሰዓታችን ማክበር አለብን በ8 ሰዓት ብለን ከጠራነ በ8 ሰዓት መሆን አለበት እንግዲህ ይሄን ውርስ ተተካለና ለልጆቻችንም የኢትዮጵያዊ ነገር እየተባለ ለዘላለም ወይ ምግብ አይበላ ወይ ብዙ ጣጣ ያለው ነገር አለ እንደገና ብዙ ሰዎች መርቃን የሚያደርጓል እሷ ግን የፈለገችው እነሱ የፈለጉት በፕሮግራም እንደሆነና ያው እንዳየው ታዳሚው በስነ ስርዓት በልቶ በስነ ስርዓት ዘፍኖ በስነ ስርዓት ተዝናንቶ ሁሉም በሰላም መመለሱ ለኛ ትልቁ ጉዳይ እሱ ነውና አሁን እኔ እንደምክር መሰጠው አንደኛ የልጆቻችን ምክር መቀበል አለብን ኤሞን የለበትን ብለን ለነሱ ማገዝ እንጂ አይቆዩስቲ አልመጡም ወገኖቻችን እናት አባትም ቢሆን ቀደም ብለው ልክ እንደ ስራ እንደሚሄዱት ሁሉ አንዳንዴ ብዙ ጊዜ ማየው ምንድነው እናት አባት ወይ መኪና ተጠፍቶ አጥተው ሊሆን ይችላል ይዘገያሉ ለዛም ነው አንዳንዴ ብዙ ሰርግ የሚጓተተው እናት አባት ቀደም ብለው መምጣት አለባቸው ሙሽሮችና አጃቢዎቿ ቀደም ብለው መምጣት አለባቸው ሁሉንም ነገር በስነ ስርዓት ልክ እንደ ስራ በዛን ቀን ወስደን ሁላችንም በዚህ መዘጋጀት ተለብን እንደምታየው ህብረተሰባችን ብዙ በዛ ሰርግ ብቻ ያልቅም የቤትም ይደገሳል የማዶንም ይደገሳል እስከ መቼ ድረስ ነው ይሄ ነገር ወጪውን እንችለዋለን ወይ ልጆቻችንስ በዚህ ብዙ ብዙ ብዙ በምንጠቅምበት ሁኔታ እያከሰርናቸው አይደለም ወይ
0: ራባኑት ቀሳውስትም ሊለመኑ ይገባል በእውነትም ሊታሰቡ ለብዙ እነሱም ቀስ ብለው እያጓተቱ ሙራኬ ለመስጠት ቆይተው ቢመጡ ያቃሉ ሰራተኛ ህዝብ ነው ተሎ በስነ ስርዓቱን ሰርጉን አድርጎ ወደ የቤቱ እንዲመለስ ለሆነ ያነ የሚጓተተው እሱ ራሱ ራቡ ወይም ቄሱ ነው እንደምንገምተው ለምን አስቡም
1: አዎ ልክ ነህ ይኸውልህ አንደኛ ቀሳውስት ይህን ነገር ልብ ማለት አለባቸው ሁለተኛ እንደምታየው ነው በሰባት ቀንም ቢሆን በሰላሳ በአመታትም ቢሆን ቀሳውስት ተጠብቆ ነው ግን እኔ እንደሚመስለኝ ከሆነ አንድ ቄስ የቄስ ነፍስ አባት ከሆነ ራሱ ኃላፊነት ወስዶ ከአንድ ቦታ መድረስ አለበት ብዙ የሚጎላተው እንዴት ነው እንዴ በእያንዳንዱ መንደር የሚታረደውን ፍየልና በግ ታለ ወጪስ ምን ያህል ነው ለነዚህ ሰርግ ለሚጠሩ ሰዎች ወጪ እኮ በዛ ወጪ መውዛት የለበትም እኛስ እንደምታዩ ሰራተኞች ነን ምናልባት እንችለዋለን ባልና ምስት እየሰራን ሌላው ህብረተሰብ ግን በዚህ ማሰብ አለበት ቀሳውስትም ህጉ እንደሚፈርደው ህጉ ይሄን ረዱ የሚል መስሎ አይታየኝም ኢትዮጵያም ቢሆን እንደ ደንቡ አድርገን 10-20 በግ የሚታረድበት ብዙ የሚደፋበት ስንቱ ምግብ ነው የሚደፍ ግፍ ሳይሆንም ወይ
0: በአብዛኛው
1: ሁላችን ማሰብ አለብን ወጪም ብዙ ነው አንድ ቄስ ሲናገር ሰምቼዋለሁ በኦሪትም ይሄ ነገር አልተጻፈም ልጆቻችን እኛ ድሃ እያረግናቸው እኛ ድሃ ሆነን ልጆቻችን ደግሞ ድሃ እያረጋቸው ነው ምን አይነት ውርስ ነው ሰጥተናቸውስ ምናልፈው ይሄ ነገር እስከ መቼ ነው ይሄ ነገር አይሆን አለልም መሆን ያለበት ግን በትንሹ ለመታወሻ ተብሎ ማች ሙቷል ለሱ ተመታሰቢያ እንጂ የመጣው ህዝብ ግን ቢራ ጠጥቶ አረቄ ጠጥቶ ሰክሮ የሚወጣበት ለምን ይሆናል ይሄ ነገር እስከ መቼ ድረስ ነው አዘናችንስ ሰርግ የሚሆንበት ምክንያት ምን አለ ለምን ይሆናል አገር አዘነ ከሆነ እዝን መሆን አለበት እንጂ ህብረተሰቡ ባረቅና በቢራ በሌላ በተለያዩ መጠጦች እየጠጣ አንዳንድ አደጋ የሚደርሰው ሁሉም አለ ይሄ መሆን የለበትም መጨረሻ ግን ዝሮ ዝሮ ደግሞ
0: ልጆቻችን መቼም የማ በሰርግ ተብሎ ከለለ መቼም የተለመደ ሁኔታ ነው እና
1: ሰርግ አይደለም የምለው በሰርግ መጠጣት አለበት መደገት አለበት ችግር የለም እኔ የምለው በሀዘናችን ግን እንደ ሀዘን ይሄ መሆን የለበረበትም ልጆቻችን በዛ በኩል አደጋ ላይ እየጠልናቸው ነው መጥተው የሚጠጡት እዛ ነው ልምድ የሚወስዱት እኛ ይህን ነገር ካልተቆጣጠር ነው ይህን ውርስ ማስተላለፍ የለብንም በአሁኑ ሰዓት ይህን አቁመን እዝናችን እንደ እዝን አድርገን ደስታችን ደግሞ እንደ ደስታችን በመጠኑ በሚገባው በስነ ስርዓቱ ከሆነ ሁሉም በመጠኑ ከሆነ ለነፍስም ይመቻል ለሆድም ይመቻል እያበዛን የምንደፋው ግን ተቀባይነት የለው። እግዚአብሔርም እንግዲህ አይቀበለውም።
0: ጥሩ ቆንጆ የሆነ ሀሳብ ነው። አሁን ግን በሰርግን በተመለከተ በአብዛኛው ቡራኬ ኡባ የሚገኙት ራባኒም ናቸው። ባልሳሳት በደው በቄስ ላይ አለ እንጂ ራባኒም እነሱም የሚመለከቱ ናቸው። እነሱም ሊያስቡበት ይገባል እና በጊዜው በጥሪው መሰረት የሚገኙበት ሁኔታ ማስፈለግ አስፈላጊ ነው። እኛም እንደ ጋዜጠኛ እንጠይቃቸዋለን። ራባኑት የሚደሩ ራባኒም አሉ እንዴት ነው ብለን እንጠይቃቸዋለን። እኛም አዎ፣ አይደለም እንዴ? አዎ። ደግሞ ከልክ ያለፈ ደግሞ ብዛት ያለው ሰው ደግሞ የሚጠሩ ለሰርግ የሚጠሩ ሰዎች አሉ። ይገርማል በእውነት ተጠርተው ብዙ ሰዎች እዛው ስንት ሰዓት ቆመው ሳይገቡም የተመለሱ ሰዎች አሉበት አጋጣሚ አለ። ሊታሰብበት ይገባል።
1: እንዲያው እንደ ትምሳሌ ምነግርህ ለእኛ ስንት ሰው መጥራት እንዳለብን ተነግሮን ነው። ብዙ ጓደኞቼ ለምን አልጠራኝም እያሉ ዛሬ የሚወነጅሉኛሉ። ግን ቢሆንም እኔ ያልኳቸው ምንድን ነው ነገሩ ሌላ ነው። ነገሩን የወሰነችው ልጄ ናት። ብዙ ዘመድ የተውኩት አለ። ይቅርታ አድርጉልኝ፣ ይህን ማድረግ አልቻልኩም። ቦታው የተመደበ ስለሆነ ከዛ በላይ መጥራትም አልቻልንም። እንዲያውም አንዳንዶቹ መኮንን ተስፋ ሲድር መቅረት የለብንም እያሉ ያልተጠሩ ብዙ የመጡ አሉ።
0: እሺ፣ እናመሰግናለን። ፕሮግራማችን እዚህ ላይ ስላጠናቀቀ በሌላ ጊዜ መወያየት ያስፈልጋል። በብዛት ህብረተሰቡ፣ ማህበረሰቡ መሻሻል አለብን። ለቴክኒክ ባለሙያቸው ለኒውማን
1: ኢሳያው ይቅርታ አድርግልኝና ወቀሳ አይደለም ምክር ነው መቀበል ይቻላል። እኛ የምናየውን ነው።
0: እናመሰግናለን። መልካም ሌሊት። የተከበራችሁ አድማጮቻችን፣ የአይር ኒውማን ምስጋና ይድረሰው። ነገ ጠዋት 6 ሰዓት ያገናኘን። በደህና አደሩ።